0: ፋብሪክ ካታት ኮሞን ክሳብ ናይ ሱፐርማርኬት መደርደር ዝበጽሕ ሓደ ክፋል ናይ ትስርዓት ንበይኑ ንኽምክት ኣዝዩ ይኸብድ እዩ ዘሎ። ኢራን ነቲ ብፓኪስታናውያን ኣሸማገልቲ ኣቢሉ ብኣሜሪካ ዝቐረበ እማመ ምቁራፅ ተኽሲ ምላሽ ከም ዝሃበትሉ ድሕሪ ምግላፅ እቲ ውግእ ንሓዋሩ ደው ዝብለሉ ዘተኮረ ዘተ ክግበር ፀዊዓላ። ማዕከን ዜና ኢራን ከም ዝገለጾ ቴሂራን ኣብ ሊባኖስ ዘሎ ኩናት ደው ክብል እውን ከም እትደሊ፣ ብመገዲ መፃቢ ሆርሙዝ ኣቢሉ ዝሓልፍ ጉዕዞ ድማ ብውሕስነት ክህልዎ ከም እትደሊ ገሊፃ። እዚ ኣብ ቀረባ እዋን ብኣሜሪካ ዝወፀ እማመ ነቲ ግጭት ደው ምባል ነቲ እስትራቴጂካዊ ማያዊ መገዲ እንደገና ምኽፋት ኣብ መወዳእታ ድማ ነቲ ኒኮሎሳዊ ፕሮግራም ኢራን ንክፍታሕ ዘጠቓልል እማመ እዩ። ቀዳማይ ሚኒስትር ፓኪስታን ሻሃዝ ሸሪፍ መንግስቱ ነቲ ኢራን ንኣሜሪካ ዝሃበቶ ግብሪ ምልሲ ኣመሓላሊፉ ከም ዘሎ ኣፍሊጡ።
1: Even today, the field marshal was telling me that a response from Iran has been
0: received. The field marshal came to me and said, Iran is a close to the border. He said, I'm going to be able to get rid of it. I'm going to be able to get rid of it. I'm going to be able to get rid of it. I'm going to be like a field marshal, Said Asim Munir, and I'm going to be able to get rid of it. ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኣብ ማሕበራዊ መራኸቢታት ኣብ ዝሃቦ መግለፂ ኢራን ፀወታታት ትፃወት ከም ዘላ ብምኽሳስ ኣሜሪካ ናብ ዘተ ኣብ ትቐብረበሉ እዋን ከምዘይትምዝመዝ ገሊጹ ኣሎ። ምስ ጉጅለ ኣይኤስ ርክብ ዘለወንን ብገበን ባርነት እተኸሳን ክልተ ኣንስቲ ሎሚ ዋሕስ ካሓታ ኤን ካውሰር ኣሕመድ ካውሰር ዓባስ እውን ተባሂላ ትፅዋዕ፣ ከምኡን ዘይነብ ኣሕመድን ብዓርቢ ኣብ ቤት ፍርዲ ድሕሪ ምቕራበን ክሳብ ዝፍረዳ ኣብ ቤት ማእሰርቲ ክፀንሓ እዩ ተገይሩ ዘሎ። ክልቲአን ክሱሳት ካብተን ኣርባዕተ ደቂ ኣንስትዮን ትሽዓተ ቆልዑን ኮይነን ካብቲ ኣብ ሰሜን ምብራቅ ሶርያ ዝርከብ ቤት መዳጎኒ ኣል ሮጂ እዮም ናብ ኣውስትራልያ ተመሊሶም። እቲ ጉጅለ ካብ ዝፈርስ 2019 ጀሚሩ ምስ ጉጅለ ኣይስ ምትእሳር ዘለዎም ስድራ ቤታት ኣብኡ ተኸርዲኖም እዮም ዘለዉ። ፖሊስ ከም ዝኸሶ ካውሰር ኣሕመድ ብ2014 ምስ ሰብኣያን ደቀን ናብ ሶርያ ድሕሪ ምኻዳ ኒያ ዘይዲ ሰበይቲ ከም ባርያ ገይራ ሒዛታ ፀኒሓ። ንሳ ባርያ ብምግባርን ንንግዲ ባርነት እውን ሓዊስካ ክስ ቀሪቡላ ዘሎ እዩ። ዘይነብ ኣሕመድ እውን ባርያ ብምግባርን ባርነት ከም ተጠቕመትን ተኸሲሳላ። ክልቲአን ሎሚ ናብ ቤት ፍርዲ መልበርን ዋሕዝ ካሓታ እየን። ኣብ ሲድኒ ኣብ ተገብረ ፀወታ ኩዕሶ መርበብ ቆልዑ ሓንቲ ሰበይቲ ብፀረ ሰማውነት ክሲ ቀሪቡላ። ቀዳም ንግሆ ፖሊስ ኣብ ምብራቃዊ ሸነኽታ ከተማ ኣብ ዝካየድ ዝነበረ ግጥም ኣብቶም ተዝፃወቱ ዝነበሩ ኣይሁዳውያን ተፃወትን ስድራ ቤታትን ዝቐንዐ ፀርፍን ዘለፋን በታ ሰበይቲ ምስ ቀረበ በቲ እቲ ፀወታ ክቋርፅ ተገዲዱ። በዚ ድማ ሓንቲ ጓል 42 ዓመት ሰበይቲ ኣብ ህዝባዊ ቦታ ወይ ኣብ ጥቓ ህዝባዊ ቦታ ሃሳይ ቋንቋ ተጠቂማ ተባሂላ ተኸሲሳላ። መራሕቲ ማሕበረሰብ ኣይሁድ ሰብ መዚ ስፖርትን ነቲ ዘጋጠመ ፍጻሜ ኮኒኖም ኣለዉ። እታ ሰበይቲ ኣብ ዝመፅእ ወርሒ 17 ሰነ ናብ ቤት ፍርዲ ክትቀርብ እያ። ውድብ ጥዕና ዓለም ተሳፍርትን ሰራሕተኛታትን ካብታ ብሃንታ ቫይረስ ኮሮና ዝተፀልወት መዛወሪት መርከብ ኤምኤስ ሆንዴስ ኣብ ቴነሪፊዬ ከም ዝተራገፉ ገሊፁ። እቲ ስርሒት ክሳብ ሶኒ ክቕፅል ትፅቢት ዝግበረሉ ኮይኑ እቶም ሰበስልጣን ንገያሾ ናብ ሃገሮም ንምምላስ ኣብ ገምገም ባሕሪ ከም ዝወርዱ ተገይሩሎ። በዓልቲ መዚ ውድብ ጥዕና ዓለም ዝኾነት ዶክተር ማርያ ቫን ኬርቭኬቭ ኣብቲ ስራሕ ብዙሓት ትካላትን መንግስታትን ከም ዝተዋስኡ ገሊፃ።
2: It's just incredible to be here and I'm so thankful and thank you all for the support and for the love.
0: ስለዚ እታ ጃልባ ኣብ ገማግም ደሴታት ካናሪ ኣብ ቴነሪፌ እያ ትርከብ። ተን ዝነኣሳ ድማ ኣለዋ ሕክምና ምርመራታት ይካየደለናሉ። ተጓዓዝቲ ናብ ገማግም ባሕሪ ብቐጥታ ድማ ናብ ካልእ በረራታት ዝወስጣት ንኣሽቱ ጀላቡ ተዳልየን ኣለዋ። እዚ ብስፓኒሽ ዝምራሕ ካብ ኔዘርላንድስ ደገፍ ዘለዎን ጥፉ ውህደት ዘለዎ ኣሰራርሓ እዩ። ብድሕርዚ እታ መርከብ ናብ ኔዘርላንድስ ክትቅፅል እያ፣ ኣብኡ ድማ ሙሉእ ብምሉእ ብፅረ ተሃዋስያን ክትፀሪ እያ። ሰሙን ኢሮቪዥን ኣብ ቬና ተኸፊቱ ኣብቲ ብኣሸሓት ዝቁፀሩ ደገፍቲ ዝተረኽብሉ ነቲ ኣብዛ ዓመት እዚ ቅድሚ ዝካየድ ዝዋድ ውድድር ተወዳደርቲ ቀይሕ ምንፃፍ ረጊፆም እዮም ኣትዮም። ኣውስትራልያዊት ደልታ ጉድራም ምስ ካብ መላእ ኣውሮጳ ዝመፁ ስነ ጥበበኛታት ኣብቲ ናይ መኽፈቲ ስነ ስርዓት ተረኺባ ከምቲ

0: ካብ ዴንማርክ ፊንላንድ ፈረንሳን ዝመፁ ከዋክብቲ ደረፍቲ ብሆታ ተቐቢሎማ ይኹን እምበር ኣብቲ ፍጻሜ እስራኤል ብምስታፋ ክርክር ኣልዒሉ ብምህላው ነቲ ፍጻሜ ኣደብዚዝበሎ ስጳኛዊ ማዕከን ዜና ኣርቲቪኢ ከምኡውን ናይ ኣየርላንድ ኣርቲኢ ብሰንክቲ ኣብ ቃዛ ዝተገብረ ውግእ ነቲ ፍጻሜ ከይቕርብኦ ተሓሲመን ኣለዋ ፖሊስ ቬና ነቲ ጉጅለ እስራኤል ናብ ሃገሮም ኣብ ዝኣትውሉ ክግበር ዝኽእል ሰልፍታት ተቃውሞን ናይ ምዕጋት እግርግርን ንምሕላው ይዳለው ኣለው ኣብዚ ፍጻሜ ኣብ መንጎ ንፍልስጢማውያንን እስራኤላውያን ዝድግፉ ኣብ ሙሉእ ሰሙን ኢሮቪዥን ናይ ተቃውሞ ሰልፍታት ክግበሩ ትፅቢት ይግበር ካብ እስራኤል ዝወዳደር ናኦም ቤታም ኣብቲ መኽፈቲ ኣጋጣሚ ኣብ ትሕቲ ከቢድ ሓለዋ ፀጥታ ተረኺቡ ነይሩ
1: So the boat is off the coast of the Canary Islands in Tenerife and there are
0: አብዚ መላዊ አዚ ዘገረሚ ስለቲ ተገብረለይ ደገፍን ፍቅርን ድማ አዚ እመስግን እቲ ልምምድ ሕጂ ጽቡቅ ይዘሎ እዚ ኣብ ህይወተይ

0: for the love. And the rehearsals are happening like really good for now, and I'm having the time.
1: ሎም ዘለው ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ፐርዝ ፀሓዩ ዝለዕለ 26 ዲግሪ ሴንቲግሬድ ኣብ ኣደላይድ እውን ፀሓዩ ኩዕል ዝለዕለ 21 ኣብ መልበርን ደበና ኣሎ ዝለዕለ 18 ኣብ ሆባርትን ደበና እዩ ዝለዕለ 17 ኣብ ካምቤራ ፀሓይ ኩዕል ዝለዕለ 21 ኣብ ሲድኒ ክዘንብ እዩ ዝለዕለ 23 ብሪስበን ክዘንብ እዩ ዝለዕለ 25 ኣብ ዳርዊን ብከፊል ደበና ዝለዕለ 34 ሎሚ ሓደ ናይ ኣውስትራልያ ዶላር 72 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 112 ቅርሽን 69 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲና ኣለና

0: sbs.com.au/audio.
1: ናይ ቀደም ወካሊቶም ዝነበረት ሱዛን ሊ ካብ ባይቶ ድሕሪ ምስንባታ ኣድመፅቲ ደቡባዊ ግዛት ኒው ሳውት ዌልስ ወንበር ፋረር ሓድሽ ኣባል ባይቶ ንምምራፅ ናብ መድመፂ ንቕጣታት ኣምሪሖም። ተንተንቲ እዚ ምድማፅ ነባሪ ሳዕብየን ንሰልፊ ጥምረት ወይ ኮኣሊሽን ክህልዎ ይኽእል እዩ ይብሉ። ልካ ከምዞም ኣብ ነፍሲ ወከፍ ምርጫ ወለንተኛታት ዝጠብስዎም ስጋታት ወይ ግዕዝማት ዲሞክራሲ ሶሴጅስ ሰልፊ ጥምረት እውን ኣብ ወንበር ፋረር ዘይቅየር ወይ ነባሪ ትካል ኮይኑ እዩ ጸኒሑ። ፋረር ዓስረይቲ ዝዓበየት ፈደራላዊ ወንበር ባይቶ ኣብ ኣውስትራልያ እያ። እቲ ልዕሊ 126,000 ኪሎ ሜትር ስፍሓታ ካብ በዓል ኣይስላንድ፣ ደቡብ ኮርያን ኦስትርያን ዝኣመሰላ ሃገራት ዝዓበየት ይገብራ። ንልዕሊ 7 ዕቑዳት ኣባላት ባይቶ ካብ ሰልፍታት ሊበራል ወይ ናሽናል ዝኾኑ ጥራዮም ኣብዚ ቦታ ክምረፁ ጸኒሖም። ድሕሪ ሕጂ ግን ከምኡ ይኮነን። ኣድመፅቲ ኣብ ፋረር ኣብቲ ስርዑ ዘይኮነ ምርጫ ወይ ባይ ኢሌክሽን ንመራሒት ሊበራል ነበር ሱዛን ሊ ኣብ ባይቶ ንምትካእ ድምፆም ሂቦም። እቲ ውሳነኦም ድማ ብንጹር ኣንጻር ሰልፊ ጥምረት ወይ ኮሊሽን ኮይኑ ኣብ ውሽጢ 2 ሰዓታት ድሕሪ ምዕፃው መድመፂ ንቕታታት ዝሓለፈ ቐዳም ውፅኢታት ካብ መላእታ ሰፋሕ ባይቶ ምርጫ ሊበራልስ ልዕሊ 35 ካብቲ ቅድሚ ሕጂ ረኺቦሞ ዝነበሩ ድምፂ ኣንጻሮም ስለ ዝኸደ ስኢኖሞ ወይ ኣይረኽብዎን። ሕጂ እውን እንተኾነ ተወዳዳሪት እቲ ሰልፊ ራይሳ ባትኮውስኪ ዝጣዓሰሉ የብለይን ትብል፣ ርድዩ እዚ ውፅኢት ምርጫ ከምቲ ኩልና ተተስፊናዮ ዝነበርና ኣይከደን። እንተኾነ ግን ነዚ ተመክሮ ምርካበይ ክሳብ ሕጂ ኣዝየ መስግን። ብሓቂ ዝበለፀ ተመክሮ ናይ ህወተ እዩ ነይሩ፣ ዝቕይሮ ነገር የብለይን። ተንተንቲ ቅድሚ እቲ ምርጫ እቶም ቀዳምነት ወይ መስርዕ ኣመራርፃ ሰልፍታት ወይ ፕሪፈረንስስ ነቲ ብዓበይቲ ሰልፍታት ንስማዕ የለናን ኢሉ ኣማሪሩ ብብዝሒ ንኻልእ ዘድምፅ ተራ ህዝቢ ዝምዝምዝ ወይ ፖፑሊስት ሰልፊ ዋን ኔሽን ልዕሊ እቲ ዝድለ መስመር ከስግሮ ይኽእል እዩ ክብሉ ግምቶም ሂቦም እዮም። እንተኾነ ግን ዝበዝሐቲ ቀዳማይ ተመራፂ ዝውስን ፕራይማሪ ቮት ንሕፁይ ሰልፊ ዋን ኔሽን ዴቪድ ፋርሊ ዝድግፍ ይመስል ነይሩ። 42 ካብ 100 ካብቶም ድምፅታት ረኺቡ። 63 ካብቶም 94 መድመፂ ንቕታታት ቀዳም ምሸት ዝተዋህበ ድምፂ ኣኪቦም ዘረከቡ ማለት እዩ። ንደገፍቱ ኣብ ኦልበሪ ኣብ ዘስምዖ ስምዒ ዝተሓወሶ መደረ ኣመስጊንዎም። ዝዓበየ ዓወት ንዓይ ኣብ ፖለቲካዊ ህወተይ ዝረኸብክዎ ይመስለኒ፣ ግን ከዓ ኣዝዩ ዓሚቕ ስምዒት፣ ኣዝዩ ዘሐጉስ ተመክሮ ዝረኸብክዎ እዩ። እዚ ሕጂ ረኺበየ ዘለኹ ስራሕ እዩ። ንዓኹም ከዓ ዝሰርሖ እዩ። ንዓኺ፣ ንዓኻ፣ ንኹልኹም ኩሉ ክሳብ ፑንካሪ ዝበጽሕ እዩ። ንላዕሊ ክሳብ ሂልስተን፣ ክሳብ ሆልብሩክ፣ ንታሕቲ ክሳብ ጎል ጎል፣ ክሳብ ባርላናልድን ሃይን ሓሊፍካ ወሰነ ወሰን እቲ ዓብዪ ሩባ ማሪ ሪቨር ክሳብ ናብዚ ናብ ኦልበሪ ዝኸውን። እታ ብዝለዓለ መጠን ኣማራፂ ንዋን ኔሽን ክትከውን ትኽእል ዝነበረት ብነጻ ትወዳደር ሚሸል ሚልቶርፕያ እንተኾነ ግን

0: እቲ 25 ካሚቲ ዝረኸበቶ ድምፂ ኣኻሊ ይነበረን። ሰልፊ ሌበር ተወዳዳሪ ሕፁይ ኣብዚ ቦታ ኣይቕርበን። እቲ ስምዒታት መፅሲ ኣብቶም ምሉእ መዓልቲ ምርጫ ዝተኻየዱ ናይ ወዝቢ ቃለ ምሕትታት መራኸቢ ብዙሃን ርኡይ ነይሩ። እዚ ሰብኣይ እቲ ንዴቪድ ፋርሊ ዝመረፀሉ ንዑ ኢሉ እምበር ንፖለቲካዊ ሰልፉ ኢሉ
1: ኣይኮነን።
0: ምኽንያቱ ንዑ ኣነ ን45 ዓመታት እየ ዝፈልጦ ዘስልጥ ሰብ እዩ፣ ነዚ ከባቢ ክዕርዮ እዩ። እንተኾነ ግን ከምዚኣ ሰበይቲ ዝኣመሰሉ ኣድመስቲ እውን ነይሮም እዮም። እተን ዓበይቲ ሰልፍታት ነቶም ከተማዊ ወንበራት ጥራዮም ዝሓስቡ ኢለን ዝኣምና፣ በዚ ምኽንያት ድማ ካልእ ኣማራፂ ደልያ። ሎሚ ንመን መሪፅኪ ክሓተኪ ይኽእል ዶ? ንምንታይ እዩ ንዕኦም መሪፅኪ? ምኽንያቱ ለውጢ ስለ ዝድልየና። ኣብዚ ወንበር ን23 መዓልትታት ጎስጓስ ዘካየደ መራሒ ሰልፊ ናሽናልስ ሰነተር ማት ካናቫን ካልኦት ገጠራዊ ወንበራት ሰልፊ ጥምረት ወሰኽ ደገፍ ሰልፊ ዋን ኔሽን ዘስገአን ኣይኮናን ብምባል ኣብ ፋረር ዝረኣዩ ፍሉያት ኩነታት ስለ ዘለው እዩ ክብል ይማጎት። እንተኾነ ግን ንሱ ውሳነ ኣድመፅቲ እንታይ ይኹን ብዘየገድስ ብፅቡቕ ተዳልየ ነይሩ ይብል። ከይፈተኹ ክቕበሎ እየ። እቲ ውፅኢት እንታይ ይኹን ብዘየገድስ፣ ምኽንያቱ እቲ ርእቶን መልስን ክንቅበሎ ኣለና። ሰባት ለውጢ ከምዚ ደልዩ ድማ ይርዳእን እዩ። እዚ ከምዚ ኢሉ እንከሎ ኣካባቢ ርእቶ ህዝቢ ሬድ ብሪጅን ናይ ቀደም እስትራቴጂስት ሰልፊ ሊበራል ነበርን ቶኒ ባሪ ዓወት ሰልፊ ዋን ኔሽን ዘርዮ ነቲ ብዓበይቲ ሰልፍታት ንስማዕ የለናን ኢሉ ኣማሪሩ ብብዝሒ ንኻልእ ዘድምፅ ተራ ህዝቢ ዝምዝምዝ ወይ ፖፑሊስት ሰልፊ ዋን ኔሽን ሓያል ሓይሊ ኣብ ምርጫ ብፍላይ ድማ ኣብ ገጠራዊ ከባቢታት ከም ዝኸውን ኢሉ። መራሒት ዋን ኔሽን ፖሊን ሃንሰን ድማ ምዚ ከም እትሰማማዕ ንመደበር ቴሌቭዥን ቻነል 9 ሓቢራ፣ እዚ ምርጫ ነጥበ መቐይሮ ንኣውስትራልያ ክኸውን እዩ። ምኽንያቱ እዚ ወንበር ናይ ፈለማ ሰልፊ ዋን ኔሽን ወንበር ኣብ ታሕተዋይ ባይቶ ዝረኸበሉ ክኸውን ስለ ዝኾነ።
2: ኩራ ሰማዕትና እዚ ክሰምዖ ፅናሕኩም። ኣብዚ ቀዳሚ ሰንበት ዝተገብረ ምርጫ ካልኣይ ግዜ ምርጫ ማለት እዩ፣ ንመጀመርያ ግዜ ሰልፊ ዋን ኔሽን ኣብ ታሕተዋይ ባይቶ ወይ ፓርላማ ወንበር ዝረኸበሉ ዓወት ናይቲ ሰልፊ እዩ ነይሩ። ብዛዕባኡ ኢብራሂም ዓሊ ዘዳልዎ ትንታነ ዜና እዩ ነይሩ። ቀፂሉ ዝቐርብ ድማ ልኡኽና ሰደደልና ጸብጻብ እዩ፣ ጸጋይ ክንፈ ኣዳልይዎ ኣሎ።
3: ሰላም ጥዕና ክበልና ከመይ ቀኒኩም ኩብራ ተኸታተልቲ ስቢስ ግርኛ ንሰዓት ተዳልዉ ዜናታት ንሆ ፈለማርእስታቶም ክነቐድም። ኤርትራ ሓዱሽ መስርሕ ዲጂታላዊ ሓበሬታ ጀሚራ። ኣብ ኤርትራ ቅንናፅነት ኣብያተ ትምህርቲ ዞባ ማእኸል ብወግዒ ተኸፊቱ። ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ጥንታዊት ከተማ ኣኽሱም ቅድስት ከተማ ኣኽሱም ፅዮን ተባሂላ ክትስየም ከም ዝወሰነ ኣፍሊጡ። ኣብ ትግራይ ስርዓተ ፆታ መሰረት ዝገበረ ጥቕዓት ንምላሽ ንምሃብ ግልጋሎት ናፃ ስልኪ ዕላው ከም ዝተገብረ ቢሮ ጥዕና ትግራይ ሓቢሩ ዝብሉ ነሰዓ ተዳሉ ዜናታት እዮም ናብ ዝርዝራቶም። ኤርትራ ሓዱሽ መስርሕ ዲጂታላዊ ሓበሬታ ጀሚራ። ኤርትራ ድሕሪ ዓሰርታት ዓመታት ንትን ልምዓታ ዝዓነቐፍ ዝነበረ ስእነት ሓበሬታ ንምስጋር ታሪካዊ እዩ ዝተባሃለ ዲጂታላዊ ስጉምቲ ወሲዳ ኣላ። እዚ ሓዱሽ ተበግሶ እዚ ንመጻኢ ትልሚ ሃገር ብጭቡጥ ኣሃዛ ዝቕይር ወሳኒ ምዕራፍ ክኸውን ትፅቢት እውን ይግበረሉሎ። ኤርትራ ንመደባት ልምዓትን ግቡእ ምሕደራን መሰረት ዝኾነ ሃገራዊ ስርዓተ ዳታ ስታትስቲክስን ንምጥንኻር ዓበይትን ቀጻልነት ዘለዎም ስጉምትታት ትወስድ ከም ዘላ ጸብጻብ ፕሮግራም ልምዓት ሕቡራት ሃገራት ዩኤንዲፒ ኣመልኪትሎ። እዚ ስጉምቲ እዚ እቲ ሃገር ንዓሰርታት ዓመታት ብኩራቶ ፅንሐት እዩ ዝተባሃለ ናይ ዳታን ስታትስቲክስን ሃገዋፍ ንምምላእ ዝዓለመ እዩ። መሰረት ጸብጻብ ሃገራዊ ቤት ፅሕፈት ስታትስቲክስ ኤርትራ ኣብ ትሕቲ ዳታ ንልምዓት ዲፎርዲ ዝተሰሚየ ሓበራዊ መደብ ብምዃን ኣብ 225 ንጥፈታቱ ብዝዓለ ቅልጣፈ ሰላሲሉ ተባሂሉ ኣሎ። ኤርትራ ካብ 210 ጀሚራ ንነዊሕ ዓመታት ክሳብ 225 ከም ዝኣመሰለ ዓብዪ ሃገራዊ ዳህሳስ ኣካየዳ ኣይትፈልጥን ተባሂሉ ኣሎ። እዚ ማለት ንኣስታት 15 ዓመታት እታ ሃገር ኣብ ዝነበራ ናይ ቀደም ሓበሬታ እያ ክትምርኮስ ጸኒሓ። እዚ ሓድሽ መፅናዕቲ ነቲ ዝነበረ ናይ ሓበሬታ ሃጓፍ ዝመልአ ታሪካዊ ስጉምቲ ምዃኑ ድማ ይግለጽ ኣሎ። መፅናዕቲ ዓማም ንምግባር ሕቶታት እቲ ዳሕሳስ ብ7 ቋንቋታት ኤርትራ ከም ዝተዳለወ፣ እዚ ድማ ንኩሉ ዘሳተፈ መፅናዕቲ ንምክያድ ዝተገብረ ፃዕሪ ምዃኑ እቲ ጸብጻብ ኣገንዚቡ። ብተወሳኺ እቲ መፅናዕቲ ብቴክኒካዊ ሓገዝ ቤት ፅሕፈት ስታትስቲክስ ኖርዌይ ንኮሚሽን ቁጥባ ኣፍሪካ እዩ ተተግቢሩ ተባሂሉ ኣሎ።

ኣብ ኤርትራ ሕቅን ናፅነት ኣብያት ትምህርቲ ዞባ ማእኸል ወግዒ ተኸፊቱ ብምክንያት ፅምብል ናፅነት መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነ ናፅነት ኣብያት ትምህርቲ ዞባ ማእኸል ኤርትራ ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተኻየደ ስነ ስርዓት ብወግዒ ተኸፊቱ ኣብቲ ሚኒስትሪ ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽልን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተ ጋብር ኣብ ዘስምዖ ቃል ብፅንዓት ዝመፀ ናፅነት ተዓቂባ ወቂባን ውሕስቲ ክትከውን ሎምእውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ክንሰርሕ ከም ዝግባእ ኣተሓሳሲቡ ክትብል ጋዜጣ ሓዳስ ኤርትራ ፅብፂባላ ኣብ ዞባ ማእኸል ኣብዚ እዋን እዚ ኣስታት 99 ሚእታዊት ተምሃሮ ኣብ ከባቢኦም ብዝተዋደደ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይምሃሮ ከም ዘለው ዝጠቐሰት እታ ጋዜጣ ዝተርፍ ብዙሕ ስለ ዝኾነ ንዝበረኸ ዓወት ብውህድ ክስራሕ ሙያውን ዓቕሚ መምሃራንን ርእሰ መምሃራንን ሱፐርቫይዘራትን ክብ ንምባል ድማ ቀጻሊ ስልጠናታት ክውደብ ኣድላይ ምዃኑ ተሓላፊ ከም ዝሓበረ እውን ገሊጸላ ኣብቲ ኣታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውያን መሰናድኡታት ዝማዕረገ ስነ ስርዓት ወነካየዲ ስራሕ መምሕዳር ዞባ ማእኸል ኣቶ ዘርኢት ተወልደ ብርሃን ዝርከቦም ሰብ መዚ ዞባን ሚኒስትሪ ትምህርትን ተረኺቦም ነይሮም እውን ተባሂሉ ቀነና ፅነት ኣብያት ትምህርቲ ዞባ ማእኸል ክሳብ 23 ግንቦት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለዩ መሰናድኡታት ክቐፅል ምዃኑ እውን እቲ ሓበሬታ ኣመልኪትሎ ኣብ ትግራይ ስርዓት ፆታ መሰረት ዝገበረ ምጥቃዕቲ ምላሽ ንምሃብ ግልጋሎት ነፃ ስልኪ ዕላው ከም ዝገበረ ቢሮ ጥዕና ትግራይ ኣፍሊጡ ብምትሕባር ቢሮ ጥዕና ትግራይን ሃራምበ ኮሌክቲቭ ዝተባሃለ ብደቂ ኣንስትዮ ዝምራሕ ኣብ ኣሜሪካ ዝተመሰረተ ተገባሮ ሰናይ ናፃ ግልጋሎት ስልኪ 62244 ብምጥቃም ስርዓት ፆታ መሰረት ዝገበረ ጥቕዓት ምላሽ ንምሃብ ዝተመሰረተ ውፅኢት ቴክኖሎጂ ከም ዝኾነ ሓላፊ ቢሮ ጥዕና ትግራይ ዶክተር ኣማኒኤል ሃይለ ገሊጹ ስርዓተ ፆታ መሰረት ዝገበረ ጥቕዓት ምላሽ ንምሃብ ኢሉ እውን ምስጢራውን ተበፅሐን ሓገዝ ስነልቦና ንምርካብ ናብ ጥዕና ሕግን ፅላልን ንምሃብ ዝሕግዝ ግልጋሎት እዩ ከም ዝበለ እውን ተሓቢሩ ኣሎ ኣብ ትግራይ ብዙሓት ደቂ ኣንስትዮ ፆታዊ ምጥቃዕቲ በፂሑ ዝበለ ዶክተር ኣማኒኤል መጥቃዕቲ ዝበፅሐን ደቂ ኣንስትዮ ብማሕበረሰብ ከይግልላ ናብ ቢሮ ጥዕና ይኹን ናብ ሕጊ ኣብ ምቕራብ ፀገብ ከም ዝነበረ ዘኻኺሩ ግልጋሎት ነፃ ስልኪ 62244 ዝህቦ ሰብ ሙያ ከም ዝተቆፀረሉ ዝገለፀ ዶክተር ኣማኒኤል ተሰራርሓ ብናይ በዕለን ድሌት ምስጢራዊ ብዝኾነ ከም ስራሕ እውን ገሊፁ መወዳታት ግልጋሎት ንምሃብ ንሓደ ሴክተር ዝሕደግ ዘይኮነስ ኩሉ ተሓጋጊዙ ፆታዊ መጥቃዕቲ ዝበፅሕን ደቂ ኣንስትዮ ንምሕዋይ ብምትሕጋዝ ዝስርሐሉ ሕውየትን ዝረጋገፀሉ ኣሰራርሓ ውፅኢት ቴክኖሎጂ ምዃኑ እውን ኣረዲኡ ኣሎ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ጥንታዊት ከተማ ኣክሱም ቅድስቲ ከተማ ኣክሱም ፅዮን ተባሂላ ክትስየም ከም ዝወሰነ ኣፍሊጡ እታ ቤተ ክርስትያን ኣብታ ከተማ ዝርከቡ ኣብያተ መስተን ጫትን ዝኣመሰለን ጥፈታት ከም እትእግድን ምልክት ቅድስና ዘርእዩ ሕግታት ከም እተውፅን እውን ተሓቢሩ ኣሎ እቲ ውሳነ ወግዓዊ ካብ ዝኾነሉ 28 መያዝያ 218 ዓ.ም ግእዝ ጀሚሩ እታ ከተማ ብሓፈሻ ቅድስቲ ተባሂላ ከም እትፅዋዕ ተገሊጹ ኣሎ ኣክሱም እቲ ቅድሚ ሕጂ ዝፀንሓ ክብሪ ኣብ ቦትኡ ኮይኑ ቅድስቲ ከተማ ተባሂላ ክትፅዋዕ ይግባኣ ዶ ይግባኣ ንምውሳን ዝኽእል መፅናዕቲ ቀሪቡ ኣብ ውሳነ ከም ዝተበፅሐ እውን ተገሊጹ እዩ ናይ ሲኖዶስ ኦርቶዶክስ ተዋህዶ ቤተ ክርስትያን ትግራይ ዋና ፀሓፊ ኣቡነ ኣረጋዊ ኣክሱም ቅድስቲ ከተማ ተባሂላ ስለስተ ኣወጅት ኣልኮላዊ መስተንጫትን ሙሉእ ብምሉእ ንምእጋድ ብዝምልከቶም ኣካላት ይዘራረቡ ምህላዎም ሓቢሮም ሆቴላ ዝቆፃፀር ሕጉውን ነውፅ ኣለና እታ ከተማ ቅድስቲ ተባሂላ ስለትፅዋዕ ንቅድስና ዝኸውን ስራሕ ክስርሕ ኣለዎ ብምባል ከተማ ምልክት ቅድስና ዘርኢ ሕጊ ክነውፅ ኣለና ኢሎም ከተማ ኣክሱም ብልምዲ ቅድስቲ ከተማ ተባሂላ ዝፅዋዕ ከም ዝነበረት እውን ጠቂሱ እዚ ሕጂ ዘሎ ውሳነ ድማ ነዚ ሕጋዊ ዝግብር ምዃኑ ኣመልኪቶም ኣክሱም ንብዙሕ ዓመታት ሕጊ ልቦና ሕጊ ኦሬትን ሕጊ ወንጌልን ዝዓቀበት ክርስትያናዊት ደስትት ብምዃና ቅድስቲ ምዃና ብፁ ኣቡነ ኣረጋዊ ገሊፆም ብዙሕ መንበረ ታቦት ፅዮናት መንበረ ፅላት መንበረ ሳማራ መንበረ ቅዱሳን ስለ ዝኾነት ዘለዋ ክብሪ ከም ዘለዎ ኮይኑ ካብ ሕጂ ንድሓር ግን ነታ ከተማ ዘብላ መፅናዕቲ ቀሪቡ ኣሎ ክብሉ ኣረድዮም ወሲኮም ኣብ ዘመን ዘሎ ቅዱስናታ ከተማ ናብ ቅፃሊ ወለዶ ክመሓላለፍ ቅዱስ ሲኖዶስ ኦርቶዶክስ ተዋህዶ ቤተክርስትያን ትግራይ ወሲኑ ኢሎም ብተወሳኺ ዕላምኦም ጥንታውን ታሪካውን መንነትን ክብሪ ንታ ከተማ ንዓለም ንክፍለጥ ምዃኑን ገሊፆም ሕጂታ ከተማ ንቅዱስና ዝበቅዕ ነገራት ክትገብር ኣለዋ ከምኡውን ንቤተክርስትያን ህዝብን ምእመንን ብፅቡቅ ክስተምሃሩ ኣለዎም ኢሎም ኣለው ኦርቶዶክሳዊ ተዋህዶ ቤተክርስትያን ትግራይ ንኣክሱም ቅድስቲ ከተማ ክትብል ዝወሰደቶ ውሳነ ምስ ማሕበረሰብ እስላምታ ከተማ ዳግማዊ ውጥረት ኣብ ዝረኣየሉ ዘሎ እዋን እዩ ኣብታ ከተማ ዝርከባ መሳጊድ ካብ መጀመርታ ውርሒ መያዝያ ጀሚረን ተዓፂን ከም ዘለዋ ይዝንገር ነስዒቡ ዋና ፀሓፊ ቅዱስ ሲኖዶስ ብፁ ኣቡነ ኣረጋዊ ነታ ከተማ ቅድስቲ ከተማ ኢልካ መፅዋዕ ኣብ ነበርቲ እስላም ዝኾነ ቂም ወይ ጎንፂ የስዕብ ድዩ ንዝብል ሕቶ ምስ ኣክሱም ብሰላምን ብፍቕርን ዝነብሩ ኣሕዋት እዮም ኣነ ብውልቀ ዝተፈለየ ሓሳብ ክህልዎም እዩ

ዝብል እምነት የብለይን ኢሎም ኣለው ኣክሱም ቅድስና ቤታን ጥንታውነተን ቅርሳውነተን ብምእማን ሰዓብቲ ክልቲእን ሃይማኖታት ማሕበራዊ ፍፅም ዝምድናታት ከም ዘለዎም ብምጥቃስ ቅዲ ስለ ዝኾነት ፍሉይ ደገፍ ክገብሩላ እዮም እምበር ዝቃወሞ ነገር ክህሉ እዩ ዝብል ግምት የብለይን እንተሃልዩ ግን ምስ ማሕበረሰብ እስላም ዝድረብ ይከኣል እዩ ክብሉ ኣረድዮም።

ክብራ ሰማትና በዛ ናይ በርኸት መንግጻብ ሐር ማዕተበይ ትብል ናት ዝቕጥል ቃለ መተት ምስ መርሃዊ ወልደ ሚካኤል ክንሰጋግሪና

0: በዚያ ነፍሰ ይረግ ማ ያደርጋ ክብል ክእል እየም ወይ ከዓ በመንገዲ ከይደ ምክንያቱ ብብርዒ ብጣዕሚ እዩ ዝቀለለ ካልኣይ ሓደ ሓደ ኮሬክሽን ክትገብር ትኽእል ኢኻ ኖ ደብዳቤ ፅሒፈልካስ ኣብ ክተጠቃዒሰ ክድምስ ክእል እየ ብቓለይ እንተይለካ ግን ቀሊል ኣይኮነን ኦረዲ በፅሒቱ ዳመጅ ዋላ ቅሬታ ሓተትካ ማለት እዩ ዚኢታት ከምኡ ዝካብ ዝብል ብምብጋስ ዳሕራይ ከዓ ማለት ኣብቲ ፅሑፍ ብጣዕሚ ነፃነት ኣለዎ በይንካ ኮንካ ስለትፅሑፎ ገለ ታ መልሰ ግብሪ ብቐታይ ትረክበሉን ኢኻ ንሱ ንዓይ ከዓ ሒዝኒ ዝኸይድ ካልእ ዓለም ዘእትወኒ ኮይኑ ስለ ዝረክቦ ነበርኩ ብምፅሓፍ ዝያዳ ዝበለፅ ብምዝራብ
1: ኩራ ሰማዕትና እዚ ምስ ፀሓፊ መርሃዊ ወልደ ሚካኤል ዝተገብረ ኣላለ ኣቋሪፅና ኣለና ብዝመፅእ ሓሙስ ክንምለሶ ኢና በዛ ናይ ኣብራር እስማን ወለላ መዓር ትብል ናብቲ ዝቕፅል መደብና ክንሰጋገር

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. We are currently in an ad break. Your program will resume shortly.
1: ኣብ SBS ቺል ብዝቐርቡ ካብ ዓለም ዝተኣከቡ ሙዚቃታት ተዛነዩ ንSBS ቺል ኣብ SBS ኦዲዮ ኣፕ ርኸቡ። መግለጺ ኡሉሩ ካብ ልቢ ኣብ ቋም ኣውስትራልያ ንኣቦርጂናውያንን ቶረስ ስትሬት ኣይላንደራውያንን ኣፍልጦ ዝህብ መገዲ እዩ። ብዛዕባ እዚ ብቋንቋኹም ኣብ sbs.com.au/uluru-statement ርኸቡ። Australia explained ንሓደሽቲ ስደተኛታት ብዛዕባ መንበር ገዛ ጥዕና ስራሕን ካል ሓድሽ ሓበሬታ ብምሃብ ይሕግዝ ኣብ sbs.com.au/australia-explained ብፅሑ። ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። SBS audio app ሎሚ ዳውንሎድ ጌርኩም ኩሎም ትፈትዎም መደባት ክትሰምዕዎም ጀምሩ። ካብ App Store ወይ ካብ Google Play ብነፃ ክትረኽብዎ ትኽእሉ ኢኹም። ንወቕቲ ጉንፋዕ ወይ ፍሉ ኣውስትራልያ ተዳሊኹም ዶ ኣለኹም? ወቕቲ ጉንፋዕ ኣብ ኣውስትራልያ ክጅምር እንከሎ ንገዛእ ርስኻ ንስድራ ቤትካን ኣብ ማሕበረሰብና ልዕሊ ኩሉ ተጠቃዕቲ ዝኾኑ ሰባት ንምክልኻል ክንፈልጦ ዘለና ነገር ኣብዚ ናይ ሎሚ ምንባር ኣብ ኣውስትራልያ መደብና ቀሪቡሎ። ኢንፍሉዌንዛ ወይ ጉንፋዕ ንምሉእ ዓመት ዝፀንሕ ዝርግሐ ዘለዎ ቫይረስ እዩ። እዚ ድማ ኣብ ዝኾነ እዋን ክትተሓዝ ትኽእል ኢኻ። ኣብ ኣውስትራልያ ኣብ እዋን ቀውዒ ምልባዕ ሰዓሊ ይውስኽ፣ ከምኡውን ኣብ ወርሒ ሰነ ክሳብ መስከረም ኣብ ዘሎ መልከፍቲ ይውስኽ። ጉንፋዕ ግን ክሳብ ክንደይ ሓደገኛ እዩ? ምልክታት ጉንፋዕ ካብቲ ልሙድ ሰዓል ንላዕሊ ኣዝዩ ሓደገኛን ነዊሕ ዝፀንሕን እዩ። ልዑል ረስኒ፣ ቃንዛ ጭዋዳታትን ቃንዛ መላግቦን፣ ቃንዛ ርእስን ቃንዛ ጉሮሮን ከጠቓልል ይኽእል እዩ። ኣብ ኣውስትራልያ ኣብ 2025 ዓ ም ልዕሊ 1700 ሞት ዝተመዝገበሉ ብምንባሩ እቲ ዝኸፈ ናይ ኢንፍሉዌንዛ ዓመት እዩ ነይሩ።
2: So a lot of us think it's just like a cold, but it is a serious condition which kills hundreds of Australians every year. Many thousands of Australians
1: መብዛሕትና are ከም ተራስ ዓሊና ንሓስቦ። ኣብ ነፍሲ ወከፍ ዓመት ግን ብኣማይት ዝቁፀሩ ኣውስትራልያውያን ዝቐትል እዩ ይብል ዶክተር ማይክል ራይት ናይ ሲድኒ ሓፈሻዊ ሕክምናን ፕረዚደንት ኮሌጅ ሓፈሻዊ ሕክምና
2: ኣውስትራልያን። lung infection
1: ብዙሓት ኣሽሓት ኣውስትራልያውያን ኢንፍሉዌንዛ ሓሚሞም ናብ ሆስፒታል ይኣትዉ፣ ምክንያቱ ድማ ከቢድ ናይ ምትንፋስ ረኽሲ ስለ ዘለዎ እዩ። ብኢንፍሉዌንዛ ኣዝዩ ዝጥቃዕ መን እዩ? ጥዑያት ሰባት እውን ከይተረፉ በቲ ጉንፋዕ ኣዝዮም ክሓሙ ይኽእሉ እዮም። ከቢድ ሕማምን ክንክን ሆስፒታል ዘድልዮምን ልዑል ሓደጋ ዘንፀላልዎም ጉጅለታት እዞም ስዕቡ እዮም። ትሕቲ 5 ዓመት ዝዕድሚኦም ህፃናት፣ ልዕሊ 65 ዓመት ዝዕድሚኦም ዓበይቲ ኣቦርጅንን ወይ ቶረስ ስትሬት ኣይላንድራት ውልቀ ሰባትን ሕዱር ኩነታትን ጥንስን ዘለዎም ሰባትን። ዶክተር ራይት ከም ዝብሎ እዞም ሰባት እዚኣቶም ብረኽሲ ሳምቡእ ብኒሞንያን ናይ ምሕማም ዕድሎም ዝሰፍሐ እዩ፣ ናብ ሆስፒታል ክኸዱ ድማ ኣለዎም ኢሉ። ንገዛ ርእሰይ ካብ ጉንፋዕ ብኸማይ ክከላኸል ይኽእል? ኢንፍሉዌንዛ ብነጠብጣብ ወይ ብጥፍጣብ ካብ ናይ ዝተለኽፈ ሰብ ጎረሮ ወይ ኣፍንጫ ዝመሓላለፍ እዩ። ፅሬት ምዝውታር ከም ብቐፃሊ ኢድካ ምሕፃብ ኣብ ትስዕለሉ ወይ ኣብ እዋን ምህንጣስ ኣፍካን ኣፍንጫኻን ምሽፋንን እቲ ሰዓል ናይ ምትሓዝን ናይ ምዝርጋሕን ተኽእሎኻ ናብ ዝተሓተ ደረጅኡ ንምውራድ ይሕግዝ። ካብ ኢንፍሉዌንዛን ዘስዕቦ ከቢድ ሕለኽላኻትን ንምክልኻል ዝሕግዝ ዝበለፅ ኣገባብ ግና ዓመታዊ ክታበት ጉንፋዕ ምውሳድ እዩ። ዶክተር ራይት ከምዚ ብምባል ይገልጽ።
2: The advantage of getting vaccinated is that you reduce the risk of you getting sick. You actually make sure that you're not
1: susceptible to getting sick. ን ክትሓመም ዘለኩ ኣጋጣሚ ስለ ዝንኪ ከቢድ ረኽሲ ናይ መሓዝ ተኽእሎኻ ከም ዝንኪ ስለ ዝገብር እዩ። ዝኽተቡ ውልቀ ሰባት እውን ንኻልኦት ናይ ምትሕልላፍ ዕድሎም ዝተሓተ እዩ። ክታበት ምውሳድ እቲ ዝበለፀ ነገር ንገዛእ ርእስኻ፣ ንስድራ ቤትካ፣ ከምኡውን ንማሕበረሰብካ ንምክልኻል ክትገብሮ ትኽእል ስጉምቲ እዩ። ክታበት ጉንፋዕ ክወስዶ እቲ ክታበት ከ ይኽፈሎ ድዩ ናይ ሕማም ጉንፋዕ መከላኸሊ ክታበት ንኹሉ ሰብ ኣዝዩ ኣገዳሲ እዩ ብፍላይ ግን ኣብ ማሕበረሰብ ንዘለዉ ተጠቃዕቲ ዝያዳ ጠቓሚ እዩ ዶክተር ስቲፋኒ ዊልያምስ
3: We recommend everybody over the age of 6 months gets a flu vaccine every year. And there are some groups of people
1: who have that vaccine for the national and international immunization. ኣብ ነፍሲ ወከፍ ዓመት ናይ ሰዓል ወይ ናይ ጉንፋዕ ክታበት ክወስድ ኢና ንመክር ኢላ ዶክተር ዊልያምስ ኣብ ጨንፈር ማእከል ምቁፅፃር ተመሓላለፍቲ ሕማማት ኣውስትራልያ ተሓጋጋዚት ዳይረክተር እያ ኣብ ትሕቲ ኣውስትራልያ ናሽናል ኢሚናይዜሽን ፕሮግራም ክታበት ብነፃ ዝውሃቦም ገለ ጉጅለታት ሰባት ኣለዉ ድማ ትብል
3: And they include children aged 6 months to 5 years, adults aged 65 and over.
1: ካብ 6 ወርሒ ክሳብ 5 ዓመት ዝዕድሚኦም ህፃናት 65 ዓመት ዝዕድሚኦምን ልዕሊኡን ዓበይቲ ጡንሳት ኣንስቲ ዕድሚኦም 6 ወርሕን ልዕሊኡን ዝኾኑ ህዝብታት ኣቦርጅንን ቶረስ ስትሬት ኣይላንድራትን ፍሉይ ናይ ሕክምና ኩነታት ዘለዎም ሰባትን ናፃ ናይ ጉንፋዕ ክታበት ክትወስድ ዘይግባኣካ እንተኮይኑ ነቲ ክታበት ካብ ናይ ሕማም መከላኸሊ ወሃቢ ክትዕድግ ትኽእል ኢኻ ዶክተር ዊልያምስ
3: You can get a flu shot in many healthcare settings including your local doctor, local council.
1: ኣብ ብዙሓት ናይ ክንክን ጥዕና ቦታታት ናይ ሰዓል ክታበት ክትወስድ ትኽእል ኣብ

0: ከባቢኻ ዝርከብ ሓኪም ናይ ከባቢኻ ናይ ምክልኻል ክሊኒክ ኣብ ናይ ማሕበረሰብ ሓለዋ ጥዕና ማእከላት ኣብ ሙሉእ ኣውስትራልያ ናይ ኣቦርጅን ሓለዋ ጥዕናን ገለ ፋርማሲታትን ዘጠቓለለ እዩ ምምሕዳር ግዝኣትካ ወይ ናይ ቴሪቶሪ መንግስቲ ወይ ኣስራሒኻ ብዘይ ክፍሊት ናይ ክታበት ፕሮግራማት ከካይድውን ይኽእሉ እዮም ኣብ ኣውስትራልያ ብዘይ ምውጋእ መርፊ ዝውሰድ ክታበት ኣሎ ዶ ኣብ ኣውስትራልያ ኣብ 226 ብዘይ መርፍእ ብኣፍንጫ ዝኣቱ ፈሳሲ ክታበት ተዳሊዩሎ ካብ 2 ክሳብ 17 ዓመት ዝዕድሜኦም ቆልዑ ውሕስን ውፅኢታውን ብዝኾነ መገዲ ንኽጥቀሙ ምምሕዳር ሕክምና ብዝእዝዞ መገዲ ጸዲቑሎ እዚ ኣብ ኣውስትራልያ ካብ 2 ክሳብ 5 ዓመት ንዝዕድሜኦም ህፃናት ብነፃ ኣብ ዝተወሰነ ግዝኣታት ዝቐርብ እዩ ፕረዚደንት ናይ ACGP ዶክተር ራይት ኣብቲ ዕድመ እዚ ዘለዉ ቆልዑ ብመርፍእ ምውጋእ ከም ዘይፈትውን ወለዶም ነዝሪኦም ከም ዘየምፅዎምን ንፈልጥ ኢና ኣብ እትነብርሉ ከባቢ ብመንግስቲ ዝተመወለ ናይ ብኣፍንጫ ዝውሰድ ክታበት ኣብ ከባቢኹም እንተልዩ ንሓኪም ስድራኹም ሕተትዎ ናይ ጉንፋዕ ክታበት ዝውሰደሉ ዝበለፀ ግዜ ግን መዓስ እዩ ካብ 3 ክሳብ 4 ኣዋርሕ ኣቐዲምካ ቅድሚ እቲ ዝለዓለ ወቕቲ ሰዓል ምእታዊ ክታበት ምውሳድ ንምክልኻል እቲ ሕማም ውሑስ ከም ዝገብረልካ ኣብ ዩኒቨርስቲ ሲድኒ ፕሮፌሰር ናይ ተመሓላለፊ ሕማማትን ዓለምለኻዊ ጥዕናን ዝኾነ ዶክተር ሜሩ ሸል ትገልጽ
1: The optimal timing of protection is about 3 to 4 months. That's why we recommend autumn to start a winter months for people to get influenza.
0: ስለዚ ኸይና ሰባት ናይ influenza ክታበት ኣብ ምጅማር ቀውዒ ክወስቱን መክር ኣብ ወርሒ ሚያዝያ ጉንበት ናብ ዕዳጋ ኣብ ዝመፅሉ ኣብ ዝጥዕሞም እዋን ክኽተቡ እቲ ዝበለፀ ግዜ እዩ ብዛዕባ ጎናዊ ሰዕብየን ክታበት ጉንፋዕ ክጭነቕ ኣለኒ ድዩ ገለ ሰባት ክታበት ድሕሪ ምውሳዶም ንቑሩብ መዓልትታት ዝጸንሕ ናይ ልኦም ኩነታት ምልክታት ይሕልፉ ኩሎም ክታበታት ከም ቃንዛን ሕበጥን ምቕያሕ ወይ ፍኹስ ዝበለ ረስኒ ዝኣመሰሉ ልሙዳት ጎናዊ ሰዕቢናት ይኸትሉ እዮም ትብል ዶክተር ሼል
1: some common side effects like pain and swelling redness all of those things that you get after a needle or it can lead to some mild fever which will often be
0: እቲ ናይ ሰዓል ክታበት ውሑስን ውፅኢታውን ከምኡውን መብዛሕትኡ ኣሉታዊ መልሰ ግብሪ በዓልኻ መፍትሒ ክትረኽበሎም ትኽእል ኢኻ ናይ

ኩራ ስማትና ንሎሚ ዝሓዝናዮ ተስቶ ወዲና ኣለና ቅድሚ ምዛምና ግን ኣርሳት ዜና ክደግመልኩም ኢራን ነቲ ብፓኪስታናውያን ኣሸማግልቲ ኣቢሉ ብኣሜሪካ ዝቐረበ እማመ ምቁራት ተኽሲ ምላሽ ከም ዝሃበትሉ ድሕሪ ምግላፅ እቲ ውግእ ንሓዋር ድወው ዝብለሉ ዘተኮረ ዘተክግበር ፀዊዓ ምስ ጉጅላ ኣይኤስ ርክብ ዘለወን ብገበን ባርነት እተኸሳን ክልተ ኣንስቲ ሎሚ ኣብ ሜልበርን ቤት ፍርዲ ውሕስ ክሓጠአን ውድብ ጥዕና ዓለም ተሳፈርትን ሰራሕተኛታትን ካብታ ብሃንታ ቫይረስ ተጸልወት መዛወሪት መርከብ ኤምቪ ሆንዴስ ኣብ ቴነሪፌ ከም ዝተራገፉ ገሊጹ ኣርሰማዕትና ናይ ሎሚ መደብና ዛዚምና ኣለና ኣብ ዝመፅእ ሓ

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ወራንቹሪ ወይ ወራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል።
2: ሰኞ ሚያዝያ 3 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ በእናስተላልፈው የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። በመጪው ሳምንት ዝግጅታችን ከትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባዬ ማምገር ያካሄደውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹ እንደግመንና እናሰማለን። አውስትራሊያ አመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩ የፌደራል ህዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: የቤቶች ሚኒስትር ክሌር ኦኒል የፌደራል በጀት የቤቶች አቅርቦት ትጥረትን በነገው ዕለት የዓመታዊ በጀቱ ይፋ ከመደረጉ በፊት ለቤቶች ግንባታ መሰረተ ልማት የሚሆኑ መንገዶች፣ ውሃ፣ መብራትና ለፍሳሽ አገልግሎቶች የሚውል የ2 ቢሊዮን ዶላር ተጨማሪ በጀት ተመድቧል። ወይዘሮ ኦኒል ይህን የሚደረገውም የወጣቱ ትውልድ ወደ ቤቶች ገበያ እንዲዘልቅ ለማስቻል መሆኑን ሲያመለክቱ
1: Now we are making a stack of progress. Remember the 5% deposit.
0: አሁን ተደራራቢ እድገትን እያደረግን ነው። ልብ በሉ ከወዲሁ የ5% ቅድሚያ ተቀማጭ ክፍያ 4 ሚሊዮን አውስትራሊያውያን ለቤት ባለቤትነት አብቅቷል። 55000 ማህበራዊና ለአቅም መጣኝ ቤቶችን እየገነባን ነው። ሲልም ለሀገሪቱ አስፈላጊ ሆኑ የቤቶችን ቁጥር ለመገንባት በመንገድ ላይን ሆኖም እኔ ሁሉ ለመከወን መንገዱ ረጅም መሆኑንም እንረዳለን። ለዚያም ነው መጪው በጀት ላይ ታካይ ሆነው ብለዋል። አንድ የኒው ሳውዝ ዌልስ የቤት አልባዎች ድርጅት አዲስ ሪፖርት የቤት ኪራይ ተራ ጥበቃ በአራት ዓመታት ውስጥ በጥፍ ማሻቀቡን አስታውቋል። የቤቶች ቀይ ኮድ በሚል ርዕስ ይፋ የሆነው ይህ ሪፖርት እንዳመለከተው ቅድሚያ የተሰጣቸው ቤት ጠባቂዎች ቁጥር 12500 ያህል ደረሰ ሲሆን ይህም ከ2021 አንስቶ በ115% ንረት አሳይቷል። ቅድሚያ ይሰጣቸው በሚል ዘርፍ ካሉት ውስጥ ቤት አልባዎች፣ ከቤት ውስጥ አመጽ የሸሹና ደህንነቱ ያልተጠበቀ ቤት ነዋሪዎች ይገኙበታል። ኒው ሳውዝ ዌልስ ውስጥ ከፍተኛው የ500% ጭማሪ ያሳየውም ዋጋ ዋጋ ሲሆን ሲድኒ ውስጥ ካምደን፣ ባንክስታውንና ፌርፊልድ ክፍለ ከተማዎችም በቤት ጥበቃ ከፍተኛ መዝገብ ውስጥ ሰፍረው ይገኛሉ። የዋን ኔሽን ፓርቲ ከኒው ሳውዝ ዌልስ ፋራር የምክር ቤት ወንበር ድል በኋላ የትኩረት አቅጣጫ

አውስትራሊያን ወክላ በዩሮቪዥን የዘፈን ውድድር ተዋዳሪ የሆነችው ድምጻዊት ዴልታ ጉድረም ኤክሊፕስ የሚለውን ዘፈኗን ለአድናቂዎቿ ይፋ አድርጋለች። የዘፈን ውድድሩ ረቡዕ ዕለት የሚጀመር ሲሆን የቀጥታ ስርጭቱ በኤስቢኤስ ቴሌቪዥን አማካይነት ይሆናል። ዴልታ ጉድረም አርብ በሲድኒ ሰዓት አቆጣጠር ከጠዋቱ 5 ሰዓት ላይ አዲሱን የመወዳደሪያ ዘፈኗን ታቀርባለች። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ84 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናስባለን። ሲድኒ ብራ ይሆናል፣ ዝቅተኛ 16 ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 9 ከፍተኛ 19። ብሪስበን ብራ ይሆናል፣ ዝቅተኛ 17 ከፍተኛ 24። ፐርስ ፀሐያማ ይሆናል፣ ዝቅተኛ 11 ከፍተኛ 27። አድላይድ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 11 ከፍተኛ 23። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 11 ከፍተኛ 17። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 7 ከፍተኛ 19። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 23 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 25 ከፍተኛ 34። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ዓመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩን የፌዴራል የሕዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
1: ከመላው ዓለም በተሰባሰቡ የSBS Chill ሙዚቃዎች ዘና ይበሉ። SBS Chillን በSBS Audio App ያድምጡ።
2: SBS Audio
1: ከሳቢው ጋር እንዲገጥም ተጫዋች የሚለውን ይጫ
3: ለያውዳሊያ ጀምበሃለማ
4: SBS Chill
5: SBS Hindi ኡፕላፕ ገርባታ ሄ
6: far from the partisan politics
1: ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜቶ ጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል
2: sbs.com.au/audio
1: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናልፋለን። ሀገርኛ ሪፖርት
7: የኢትዮጵያ ውጭ ጉዳይ ሚኒስቴር በደቡብ አፍሪካ የሚኖሩ የኢትዮጵያውያንን ደህንነት በተመለከተ በአዲስ አበባ የደቡብ አፍሪካ አምባሳደርን ጠርቶ አነጋገረም። የውጭ ጉዳይ ሚኒስትር ዴታ ብርሃኑ ጸጋዬ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ደህንነት ዙሪያ በአዲስ አበባ ከሀገሪቱ አምባሳደር ጋር በጽፈት ቤታቸው ተወያይተዋል። በቅርቡም ኢትዮጵያውያን ፍልሰተኞችን ጨምሮ ደቡብ አፍሪካ ውስጥ በሚኖሩ የውጭ ዜጎች ላይ የተፈጸሙ ያሉ ጥቃቶች እንዳሳሰቧቸው አምባሳደር ኖንኬባ ሎሲ እንደተገለጸላቸው የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። አምባሳደር ሎሲ የደቡብ አፍሪካ መንግስት ጥቃቱን በጽኑ ማውገዙን በውይይት ወቅት መናገራቸውን አክሎ የገለጸው የሚኒስቴሩ መረጃ የደቡብ አፍሪካ መንግስትም በጥቃቱ ዙሪያ ምርመራ ያደረገ መሆኑ ተገልጿል ብሏል። ምርመራው ሲጠናቀቅም የደቡብ አፍሪካ መንግስት ውጤቱን ለኢትዮጵያ መንግስት እንደሚያሳውቅም መነሳቱ ተገልጿል። የአዲስ አበባ ከተማ ምክር ቤት ተጨማሪ 9.94 ቢሊዮን ብር በጀት አጸደቀም። የአዲስ አበባ ከተማ ምክር ቤት ለተያዘው በጀት ዓመት 9.94 ቢሊዮን ብር ተጨማሪ በጀት ማጽደቁ ተገልጿል። ለከተማዋ አስተዳደር ሰራተኞች ፌደራል መንግስቱ የፈቀደውን 8.5 ቢሊዮን ብር የደሞዝ ድጎማና 999 ሚሊዮን ብር ለከተማዋ የልማት ስራዎች የሚውል በጀት ነው የከተማ አስተዳደሩ እንደገለጸው። የከተማ አስተዳደሩ ለበጀት ዓመቱ በመጀመሪያ ያጸደቀው በጀት 350 ቢሊዮን ብር ቢሆንም ፌደሬሽን ምክር ቤት ዘንድሮ ለከተማዋ ለመጀመሪያ ጊዜ የድጎማ በጀት ሳይደለድል መቅረቱ አይዘነጋም። ባለፈው በጀት ዓመት ግን አዲስ አበባ ያገኘችው የፌደራል ድጎማ 5.4 ቢሊዮን ብር ነበር። የኤችአይቪ ቅድመ መከላከያ መድኃኒት በኢትዮጵያ በሙከራ ደረጃ ሊጀመር ነው ተባለም። ከስድስት ወር እስከ አንድ ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ ሊጀመር መሆኑ ተገልጿል። ሌናካፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከስድስት ወር እስከ አንድ ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀመር የጤና ሚኒስቴር ገልጿል ተብሏል። ከፍተኛ ውጤታማነት እንዳለው የተረጋገጠውና በየስድስት ወሩ በመርፌ የሚሰጠው የኤችአይቪ ቅድመ መከላከያ መድኃኒት የሆነው ሌናካፓቪር በሚቀጥሉት 6 ወራት እስከ 1 አመት ባለው ጊዜ ውስጥ በኢትዮጵያ በሙከራ ደረጃ አገልግሎት ላይ እንደሚውል የጤና ሚኒስቴር የገለጸ ሲሆን መድኃኒቱ በአመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑ ለተጠቃሚዎች ምቾት የሚሰጥና ውጤታማነቱም የላቀ እንደሆነ መግለጹን የሀገር ውስጥ መገናኛ ብዙሃን ገልጸዋል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዴስክ መሪ ስራ አስፈጻሚ አቶ ፈቃዱ ያደታ እንደገለጹት ኢትዮጵያ መድኃኒቱን ወደ ሀገር ውስጥ ለማስገባት አስፈላጊ የሆኑ ቅድመ ግጅቶቹን አድርጋለች ተብሏል። በአዲስ አበባ በመንግስት መስሪያ ቤቶች የሚሰሩ ሰራተኞች ጉቦና የእጅ መንሻ ለመቀበል የአካውንት ቁጥር እስከ መስጠት ደርሰዋል ተባለም። ሰሞኑን በተከናወነው የአዲስ አበባ ከተማ ምክር ቤት መደበኛ ስብሰባ ላይ እንደተነሳ የተገለጸው ይህ ጉዳይ ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ አሳሳቢ መሆኑ ተገልጿል። ይህም መሆኑ ጉቦ ጠያቂዎቹ የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችንም ሊያስተምር እንዳልቻለ መጠቀሱን የምክር ምክር ቤቱን ውሎ የተመለከቱ ዘገባዎች ወጥተዋል። ይህንን ተግባር ለማስቆም ከምክር ቤት አባላት ምን እየተሰራ ነው የሚል ጥያቄ መነሳቱን ተገልጿል። ችግሩ መኖሩን በማመን ምላሽ የሰጡት የአዲስ አበባ ከተማ አስተዳደር የቢሮ ኃላፊዎች ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ ነው ብለዋል ተብሏል። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታትም እየሰራን ነው ማለታቸው ተገልጿል። በዘጠኝ ወር ውስጥ 420 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር መዋላቸውም ለዚህ ማሳያ ነው ብለው ማንሳታቸው ተገልጿል። ጉቦና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎች ባለሙያውና አመራሩ ሲሾም ያልበላ ሲሻ ይቆጫል የሚል ብሂል እያንሰራፋ ነው ተብሏል። በሙስናና በሌብነት ተሰማርተው በሚገኙ ላይ የሚወሰደው እርምጃና ተጠያቂነታቸው ቀደም ከነበረው መሻሻሉንም የሸገር ኤፍኤም ዘገባ ያመለክታል። የሚያዝያ ወር የዋጋ ግሽበት ካለፈው ወር ጋር ሲነጻጸር የ2.3% ጭማሪ አሳየ ተባለም። በኢትዮጵያ የሚያዝያ ወር የ2018 አጠቃላይ

የዋጋ ግሽበት 11.7 በመቶ ሆኖ ተመዝግቧል። የኢትዮጵያ ስታቲስቲክስ መረጃ እንደሚያመለክተው ይህም ካለፈው መጋቢት ወር የ9.4 በመቶ አሃዝ ጋር ሲነጻጸር የ2.3 በመቶ ጭማሪ ታይቶበታል። የኑሮ ውድነቱ አሁንም በከፍተኛ ሁኔታ መቀጠሉን አመላካች ሆኗል። በሚያዝያ ወር የታየው የምግብና የአልኮል ያልሆኑ መጠጦች የዋጋ ግሽበት 13.5 በመቶ የደረሰ ሲሆን ይህም በመጋቢት ወር ከነበረበት የ11 በመቶ የ2.5 በመቶ ብልጫ አሳይቷል። ለዚህ ከፍተኛ ጭማሪ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ የእንቁላልና ፍራፍሬ፣ የምግብ ዘይትና ስኳር ያሉ መሰረታዊ ሸቀጦች ዋጋ የዋጋ ንረት አሳይተዋል። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበትም በተመሳሳይ በወሩ የ9.1 በመቶ ጭማሪ አስመዘገበ ሲሆን ይህም ከመጋቢት ወር 7 በመቶ ጋር ሲነጻጸር የ2.1 በመቶ ጭማሪ አሳይቷል። በተለይ ትራንስፖርት 13 በመቶ፣ አልኮልና ትንባሆ 10.5 በመቶ፣ የኮሚኒኬሽን ስራዎች 9.7 በመቶ፣ እንደዚሁም ምግብ ቤቶችና ሆቴሎች የ10.5 በመቶ ጭማሪ አድርገዋል። ሌሎች እቃዎችና አገልግሎቶች የ11.9 በመቶ ከፍተኛ ጭማሪ የታየባቸው ዘርፎች መሆኑን የኢትዮጵያ ስታቲስቲክስ አገልግሎት መረጃ ያመለክታል። በኢትዮጵያ ግብርናውን ለማሳደግ የግብርና ባንክ ያስፈልጋል ተባለም። የኢትዮጵያን የገጠር ግብርና ትራንስፎርሜሽን ልማት ለመተግበር የግብርና ባንክ መቋቋም ግድ እንደሆነ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አሳውቋል። ኢንስቲትዩቱ ይህንን ያሳወቀው የገጠር ግብርና ትራንስፎርሜሽን በኢትዮጵያ ከግብርና ወደ መዋቅራዊ ሽግግር በሚል ርዕስ የኢትዮጵያ የሳይንስ አካዳሚ ባዘጋጀው የግብርና ምሁራንና የባለድርሻ አካላት የፓናል ውይይት ላይ ነው። በዚሁ መድረክ እንደተነገረው የሀገሪቱ የገጠር ግብርና ትራንስፎርሜሽን ለማሳካት የግብርና ባንክ ማቋቋም እንደዚሁም የአርሶ አደሮችን የመበደር አቅም ማሳደግና ብሔራዊ የግብርና ፋይናንስ ፍኖተ ካርታ መተግበር ያስፈልጋል ብሏል። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ እያገኘን አይደለም አሉ። ኢትዮ ቴሌኮም 10% ድርሻውን ለኢትዮጵያውያን በሽያጭ አቅርቦ አክሲዮን ከገዙ አንድ ዓመት ከግማሽ ቢሆናቸውም የድርሻው ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርት በሚመለከት ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን ለሪፖርተር ጋዜጣ የገለጹት አቶ ኃይሉ ታደሰ የተባሉ ባለድርሻ አንድ ዓመት ከስድስት ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየሰራን ነው ጠብቁ ከሚል ምላሽ ውጪ ምክንያቱ ምን እንደሆነ ግልጽ ባልሆነ ሁኔታ በይፋ ዝርዝሩ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛ ነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት አቶ ኃይሉ፣ ይህ እንኳን ባይሆን ምላሽ መሰጠት እንደነበረበትና ስራውም ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖቹ በግልጽ ሊነገር ይገባል ሲሉ መጠየቃቸውን ዘገባው አክሎ አመልክቷል። ኩባንያው አክሲዮኑ ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀርብ የነበረው ባለ አክሲዮኖቹ የዲጂታል መታወቂያ ባለማቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን የገለጹት ቅሬታ አቅራቢው አሁንም ችግሩ ይህ ከሆነ ዲጂታል መታወቂያቸውን ለላኩና መስፈርቱን ላሟሉ ገዢዎች እንኳን ቢያንስ

0: የኢትዮጵያ የሀገር ውስጥ ብድር ጭማሪ አሳያለ። የኢትዮጵያ የገንዘብ ሚኒስቴር አጠቃላይ ብድርም 51.8 ቢሊዮን ዶላር ደርሷል ተብሏል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረግ የአንድ ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህንን የተናገረው ከሰሞኑ 9 ወራት የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ብሏል ሸገር በዘገባም። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ ነው ብለዋል ተብሏል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥም 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ ነው ተብሏል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ 17.5 ቢሊዮኑ የፌዴራል መንግስት ዕዳ ሲሆን ቀሪው ደግሞ የመንግስት የልማት ድርጅቶች ነው ተብሏል። በመጨረሻም አንዲት እናት በአንድ እርግዝና 5 መንታ ልጆችን ወለዱም። በሐረሪ ክልል ሐረር ከተማ አንዲት የ35 ዓመት እናት 4 ወንድና 1 ሴት በድምሩ 5 ሕፃናትን በሰላም መገላገሏ ተገልጿል። ወይዘሮ በድሪ አደም የተባሉት እኚህ እናት በሐረር ሕይወት ፋና ሪፈራል ሆስፒታል የሕክምና ባለሙያዎች በሰጡት ድጋፍ ሕፃናቱን በሰላም መገላገላቸው ተገልጿል። እናትየው በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ገንደ አህመድ ተብሎ በሚጠራው መንደር ነዋሪ ሲሆኑ ትዳር መስርተው በቆዩባቸው ያለፉት 12 ዓመታት ልጅ የመውለድ ፍላጎታቸው ሳይሳካ መቆየቱ ተገልጿል። ይሁንና በአሁኑ ወቅት በአንድ ጊዜ የ5 ሕፃናት እናት መሆን ችለዋል። የሕክምና ባለሙያዎች እንደገለጹት በአሁኑ ወቅት 5ቱም ሕፃናት 4 ወንድና 1 ሴት ማለት ነው፣ በጥሩ ጤንነት ላይ ይገኛሉ። ሕፃናቱ የሕክምና ክትትል እየተደረገላቸው ሲሆን በአሁኑ ወቅት በማሞቂያ ክፍል ውስጥ እንደሚገኙም ዘገባዎች አመልክተዋል። ይህ ክስተት በሆስፒታል ባለሙያዎችና በቤተሰቦቻቸው ዘንድ ትልቅ ደስታን ፈጥሯል ተብሏል።
1: ሀገርኛ ሪፖርት።
2: We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
3: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴትላይን ማክሰኞ ከ3 ሰዓት ተኩል ጀምሮ በSBS ወይም ኦን ዲማንድ ያግኙ።
4: ከመላው ዓለም በተሰባሰቡ የSBS ቺል ሙዚቃዎች ዘና ይበሉ። SBS ቺልን በSBS ኦዲዮ አፕ ያድምጡ።
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ Facebook።
6: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከገጣሚና ሳሊ ከበደች ተክላብ ጋር በገጣሚና ሳሊ ገብረ ክርስቶስ ደስታ የህይወት ዘመንና አሻራዎቹን በተመለከተ በኦክላሆማ ዩኒቨርሲቲ የተካሄደውን ሲምፖዚየም በተመለከተ አናግረናቸዋል። እንሆን
7: ከኤስቢኤስ ራዲዮ ዳውንሎድ በማድረጎና መስክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
6: የዛሬው የውይይት ትኩረታችን በአንጋፋው ኢትዮጵያ ሰዓሊና ገጣሚ ገብረ ክርስቶስ ደስታ የጥበብ ስራ ህይወት ላይ ነው። ገብረ ክርስቶስ ደስታ በሁለት ገጽታ ይነሳል። አንድም በስነ ግጥም ስራዎቹ፣ ሁለትም

0: በስነ ስዕሉ ከሀገርኛ የቀብና የስነ ግጥም ስንኝ ቋጠሮቹ ወጣ ያለ ነው በሚል ትችቶች፣ በሌላም ወገን የዘመናዊ የጥበብ አባት በሚባል እንዲሁ በምስጉንነት ይነሳል። ይህንኑ አስመልክቶ በገብረ ክርስቶስ ደስታ የህይወት ዙሪያ በቅርቡ ከማርች 31 እስከ ኤፕሪል 1 በሀገር አሜሪካ ሙሉ ሲምፖዚየም በኦክላሃማ ዩኒቨርሲቲ ተካሂዷል። በዛም ላይ ከሁለት ቀናቶች ውስጥ የገብረ ክርስቶስ ስራዎችን በማንጸባረቅ ቀርበው የነበሩት የገብረ ክርስቶስ ስነ ግጥምና ስዕል በተመለከተ አንዷ ራሃቸው በገብረ ክርስቶስ ደስታና በዘመናዊው የወቅቱ የጥበብ ህይወት ውስጥ የሚገኙት ከበደች ተክለአብ ናቸው። እሳቸውም በስነ ግጥም ቀለም ቅብ ቅርጻ ቅርጽና የድፍ ስራዎች እንደዚሁ ስመጠር ከሆኑ ኢትዮጵያውያን መካከል አንዷ ናቸው። ወደ ገብረ ክርስቶስ ደስታ ዝግጅት ለመሄድ ገብረ ክርስቶስ ደስታን በተለይ ከኦክላሃማ ዩኒቨርሲቲ ጋር ያያይዘው ምንድን ነው? የዚህ አይነት ልዩ የሆነ ሙሉ በሙሉ በሱ ስራዎች ላይ የተኮረ ሲምፖዚየም መካሄዱስ ምን ማለት ነው? አነሳሱ ከየት ነው?
1: ጤና ይስጥልኝ ከሰውም በጣም አመሰግናለሁ እዚህ ነገር ላይ ትኩረት ሰጥተህ ኢንተርቪው ለማድረግ በመነሳትህ አመሰግናለሁ። የኦክላሃማና የገብረ ክርስቶስ ደስታ ግንኙነት ስደት ነው። እንግዲህ ገብረ ክርስቶስ ደስታ በለውጡ ጊዜ ሀገር ለቆ በወጣበት ወቅት ላይ በመጀመሪያ ድሮ ወደ ተማረበት ሀገር ወደ ጀርመን ነበር መሄድ ያሰበው። የጀርመን መንግስት እንደ ስደተኛ ሊቀበለው ስላልቻለ ወደ አሜሪካ ሀሳቡን አዘነበለ። መጨረሻ ላይ የካቶሊክ ቻሪቲ የሚያካሂደው የስደተኞች መቀበል ሁኔታ ውስጥ ገባና ወደ ኦክላሃማ አመራ። እንግዲህ የኦክላሃማና የገብረ ክርስቶስ ደስታ ግንኙነት በዛ ይጀምራል። ሆኖም ግን ኦክላሃማ ዩኒቨርሲቲ እና የኢትዮጵያ በተለይ የዓለም ማያ እርሻ ኮሌጅ ታሪካዊ ግንኙነት ነበራቸው ከአጼ ኃይለሥላሴ ጊዜም ጀምሮ እና የቆየ ታሪክ አለ። እንደውም ግርማዊ ጃንሆይ ዩኒቨርሲቲውንም ጎብኝተው ነበረ። በትክክል ዓመተ ምሕረቱን ባላስታውስም ብዙ የጥናት ልውውጦች በኦክላሃማ ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ መካከል ይካሄዱ ነበር እና እነኛ አይነት ታሪካዊ ግንኙነቶች ነበሩት። ግን በቀጥታ የገብረ ክርስቶስ ከስደቱ ጋር ነው የተገናኘው።
0: የዚህ ዝግጅት ዋነኛ ፋይዳ ምንድን ነው? በኦክላሃማ ዩኒቨርሲቲ እንዲካሄድ እሳቤ የመጣው ከየት ነው?
1: ይሄ ነገር ሲታሰብ ከሲምፖዚየሙ ውጪም ለተወሰኑ ዓመታት የአዲስ አበባ ዩኒቨርሲቲ ውስጥ የሚገኘው የገብረ ክርስቶስ ደስታ ማዕከል፣ የኦክላሃማ ዩኒቨርሲቲ እንደዚሁም ደግሞ ሴንት አንድሩስ ስኮትላንድ የሚገኘው ዩኒቨርሲቲ ሶስቱ በተወሰኑ ሰዎች አማካኝነት ግንኙነት ፈጥረው ነበር። በሴንት አንድሩስ ዩኒቨርሲቲ በኩል ዶክተር ኬት ካውቸር አርት ሂስቶሪያን ነች። ለረጅም ጊዜ የገብረ ክርስቶስ ደስታ ላይ ጽፋለች። እንደገና ደግሞ በአጠቃላይ በለውጡ ጊዜ በኢትዮጵያ ውስጥ ይካሄድ የነበረውን የስዕል ሁኔታ ከድህረ ምርቃት ስራዋ ጋር አያይዛ ብዙ ሰርታበታለች። ኢትዮጵያም ትመላለስ ነበረ። እንግዲህ በሴንት አንድሩስ በኩል ትልቁ አንቀሳቃሽ እሷ ነች። ምርምሯ ቀጥሎ በገብረ ክርስቶስ ኦክላሃማ የኖረበትን ጊዜ ጠለቅ ብላ ደግሞ ምርምር አድርጋለች። በዛ ምክንያት ለምሳሌ ገብረ ክርስቶስ ደስታ የሳላቸው ስዕሎች ግን ያልተዘገቡ ኦክላሃማ ውስጥ ከሄደ በኋላ ይሰራቸው የነበሩትን አንዳንድ ስዕሎች ሁሉ አግኝታለች። ብዙ የደከመችበት የጥበብ ምርምር ነው። ከዚህ ሲምፖዚየም አዘጋጆች መካከል አንደኛዋ ዶክተር ካውቸር ናት። እንደገና ደግሞ በኦክላሃማ ዩኒቨርሲቲ በኩል ዶክተር ኤሚሊ በርንስ የምትባል አርት ሂስቶሪያን ደግሞ እዚሁ ሲምፖዚየም ውስጥ ብዙ ተካፍላለች። ከዛ በተረፈ በእኛ ሳይድ ኢትዮጵያን በሚመለከት ደግሞ የገብረ ክርስቶስ ደስታ ማዕከል ብዙ አስተዋጽኦ አድርገዋል።

0: ለዓመታትም ደግሞ ግንኙነት ነበረ። ለምሳሌ የገብረ ክርስቶስ ደስታ ሁለተኛው ዳይሬክተር ፕሮፌሰር በቀለ መኮንን ብዙ ጊዜ ተመላልሰዋል ወደ ኦክላሃማ። እንዲያውም የገብረ ክርስቶስ ደስታ ኦክላሃማ ይኖር በነበረ ጊዜ የሰራቸው ስዕሎች ነበሩ። ሚውራልም ጭምር ከተማሪዎች ጋር ሰርቶ ነበረ እና ያ ሚውራል አሁን ታድሶ ጠፍቷል። ግን እንደገና በሱ ስኬቾች የተነሳ የእሱ መንፈስ የያዘ ደግሞ ሚውራል እንደገና ተሰርቶ ከኦክላሃማ ዩኒቨርሲቲ መምህር ጋራ በቀለ መኮንን የሰራው ሚውራል አለ። ምናልባት አንድ ሁለት ዓመት ይሆነዋል ይመስለኛል ያንተን ከተሰራ። ታሪኩ ብዙ ነው። ይሄ ሲምፖዚየም ከዛ ጋር ሁሉ ተያይዞ የመጣ ነው። ከዛ በፊትም እንግዲህ የገብረ ክርስቶስ ደስታ ሴንተር ኢትዮጵያ ውስጥ ከተቋቋመ በኋላ እንቅስቃሴዎች ተደርገዋል። እሱ ስራ አካባቢ የመጀመሪያዋ ዳይሬክተር ያው ዶክተር ኤልሳቤጥ ወልደ ጊዮርጊስ ነበረች። በዛ ጊዜ ውስጥ የወጣ መጽሐፍ አለ። እዛ መጽሐፍ ላይ በጣም ብዙ ሰዎች ጽሑፍ አቅርበዋል። እነ ዶክተር ሽፈራው በቀለ፣ ዶክተር ሄራን፣ ሰለሞን ደሬሳ፣ እሸቱ ጥሩነ፣ አቻምየለህ ደበላ፣ በቀለ መኮንን ብዙዎች ጽፈዋል እዛ መጽሐፍ ላይ። እንግዲህ ሪሰርች አንድ ሀገር ውስጥ እየተጠናከረ የሚመጣው ከመጀመሪያ ከተጻፉ ጽሁፎች ተነስቶ ሰው ብዙ ምርምር ሲያደርግ ነው። ከዛ መጽሐፍ ህትመት በፊት ደግሞ ብዙ ሰዎች በተናጠልም በሪሰርች መንገድም እየሰሩ አሉ ነበሩ። የእነሱም ክሬዲትም ያስፈልጋል። ለምሳሌ አንዱ አቶ ብርሃነ መስቀል ደጀኔ ናቸው። እሳቸው የመጀመሪያውን ምርቃት ቲሲስ የሊትሬቸር የስነ ጽሁፍ ሰው ናቸው። ገብረ ክርስቶስ ደስታ ላይ ነው የጻፉት። የእሳቸው ደግሞ ሊቀመንበር የነበሩት የትሳቸው ስዩም ወልዴ የሚባሉ የጥበብ ሰው ነበሩ። የኔም አስተማሪ ነበሩ አንደኛ ዓመት እያለሁኝ አዲስ አበባ ስነ ጥበብ ትምህርት ቤት። እንግዲህ የእነሱ ሁሉ አስተዋጽኦ አለበት እንዲስሩ ሲመዘዝ በጣም ረጅም ነው። ከዛ በኋላም ገብረ ክርስቶስ በጣም እድለኛ ነው፣ ተማሪዎች ይወዱታል፣ ብዙ ጽፈዋል። እሸቱ ጥሩነህ፣ እነ አቻምየለህ ደበላ፣ እነ ወሰኔ ኮስሮፍ ብዙ ጽፈዋል እሱ ላይ እና የዛ ሁሉ ጥርቅም ነው እንግዲህ ወደዚህ ሲምፖዚየም ደረጃ ለመድረስ በቂ ጥናት የተደረገው። ይሄ ስዕሉንና ስነ ጽሁፉን ቢሆንም አገር ውስጥ እንዲህ አይነት ነገር እንዲዳብር ደግሞ ብዙ የደከሙ ሰዎች አሉ። ቆንጂት ስዩም እዚህ ሲምፖዚየም ውስጥ ተካፋይ የነበረችው እሷ አሁን የጠቀሰችው ሰው አለ እንደ ምስጋና። እነኛ ሰዎች በጣም ትልቅ ዋጋ አላቸው ለሪሰርች። ምክንያቱም ብዙ የሪሰርች ባህል አድጎ ሪሰርች ቢኖርም በደንብ በተቀናጀ መልኩ ለሚቀጥሉት ተመራማሪዎች የማቅረብ ነገር ትንሽ ይጎላል እኛ ሀገር እና ያንን የሞሉት ከሙያም ውጪ ጥበብ ላይ ፍቅሩ ያላቸው ሰዎች ናቸው። አንደኛው አሁን እንድሪያስ ተክሉ ነው። ሌላው ሀሌታ ነው። ወመዘክር ከይኩኖ ጀምሮ ብዙ ይሄ ነው የማይባል ጥረት እያደረጉ ነው እንደዚህ አይነት ጥናታዊ ነገሮች አርካይቭድ እንዲሆኑ። እነ ሶሊያና ብዙ በፈቃዳቸው የሚሰሩ ሰዎች አሉ እና እኔም ማመስገን እፈልጋለሁ እነሱን ሰዎች፣ ምክንያቱም ብዙ ረድተዋል። እዚህ ሲምፖዚየም ላይ እንኳን የእነሱን ውጤት ሁሉ ነው የተጠቀምነው ማለት እችላለሁኝ።
1: እነ እንድሪያስን ሀሌታን ከማወቄ በፊት ገና ትምህርት ቤት እያለሁኝ ሌሎችም ነበሩ እንደዚህ የማሰባሰብ እና ለህዝብ የማቅረብ ጠቃሚ ነገሮችን የሚያስቡ የሚጥሩ በግላቸው ብዙ ነገር የሰሩ ነበሩ። ከማስታወሳቸው መካከል ሁለቱን ብጠቅስ ብሩክ እና ህሩይ አብዶ ወንድማማቾች ነበሩ። ገና ተማሪዎች እያሉ እኔም ትምህርት ቤት ነበርኩ በዛ ጊዜ ሀዋር የማይገኙ መጽሔቶችን፣ ታሪኮችን እያሰባሰቡ ለህዝብ የሚያቀርቡ ነበሩ በነፃ። እንግዲህ ከትምህርት ቤት ስራ ጋር ይህን ሁሉ ማድረግ ቀላል ነገር አይደለም። በኋላ አደጉበት። እንደውም የተወሰኑት

0: ስብስቦቻቸው ወደ ላይብራሪ ኦፍ ኮንግረስ ሁሉ ደርሰዋል። መጽሐፍ ከአዲስ አበባ ያመጡ ዲሲ አካባቢ ያከፋፍሉ ነበር። ሌላም ቦታ ጭምር እኔ ዲሲ ስለነበርኩ ነው እንግዲህ። እና በቀላሉ እውቀት እንደዚሁ አይሰራጭም። ትልልቅ ተቋማት በሌሉበት ቦታ እንደነኚህ ያሉ ሰዎች የሚደክሙት ድካም ያው እውቀት እንዲቀጥል እንዲዳብር የሚያደርግ ነው። እና ምስጋና ከፍ ያለ ነው ለእንደነሱ አይነት ሰዎች ማለቴ ነው።
1: የብዙ ሰዎች ድካምና ፍቅር ለረጅም ጊዜ የዋለበት እና ያለፈበት ሲምፖዚየም ነበር የተካሄደው።
2: ሲምፖዚየሙ ላይ እርሶንም ጨምሮ በርካታ ኢትዮጵያውያን ባለሙያዎች ተገኝተዋል። ቅድምም ስማቸውን ካነሷቸው ውስጥ እነ ፕሮፌሰር በቀለ መኮንን፣ ወሰን ኮስሮቭ፣ ቆንጂት ስዩም፣ ፕሮፌሰር አቻሜል ደበላ እነሱም በዛ ቦታ ላይ ተካፋይ ነበሩ። እንደዚሁም ኤልዛቤት ሀብተወልድ። እርሶ በዛ ወቅት የገብረ ክርስቶስ ደስታን እንደ ሰዓሊም እንደ ስነ ግጥም ሰውም አንስተዋታል። ገብረ ክርስቶስ ደስታ በስነ ስዕልም ሆነ በስነ ግጥም ስራዎቹ ጎልቶ የሚታይባቸው ስራዎች ምንድን ናቸው? የገብረ ክርስቶስ ደስታስ ዋነኛ ሌጋሲ ይሆናል ወይም ውርስ አሻራ ናቸው? ለኢትዮጵያ ጥበብ ስራዎች ሁነኛ አስተዋጽኦ አበርክቷል ብለው በጥቅሉ የሚያነሷቸው አንኳር የጥበብ አሻራዎቹ ምንድን ናቸው ማለት ይቻላል?
1: ይሄ በጣም ጥሩ ጥያቄ ነው። ጠቃላይ ሲምፖዚየሙን መንፈስም የያዘ ነው። ማለት አቅራቢ በነበሩት ሰዎች ከኢትዮጵያ ብቻ ሳይሆን አሜሪካኖችም እንደገና ከእንግሊዝ ሀገርም ተሰባስበው ያወጡት ጥናት የእሱን አጠቃላይ ሌጋሲ ወይ ደግሞ ልግስናውን እስካሁን ድረስ በሱ ጥበብ ምክንያት ምን ድረስ እንደተደረሰ የሚተነትን ነው። በአብዛኛው ገብረ ክርስቶስ በአብዛኛው ትልቅ አስተዋጽኦ አድርጓል ተብሎ የሚታመነው ይሄ ሞደርኒዝም ወይም ዘመናዊነት የሚባለውን የስነ ጥበብ አሰራር በኢትዮጵያ ውስጥ መጀመሪያ እንዲነሳ ካደረጉት አንጋፋ ሰዎች መካከል እሱ ነው። እንዳውም ሁለት ናቸው ብለንም ደፈር ብለን መናገር የምንችል ይሆናል፣ እሱና እስክንድር ቦጋሲያን። ገብረ ክርስቶስ ደስታ ስዕል የተማረው ኮሎን ጀርመን ነው። ጀርመን አገር በነበረበት ጊዜ ደግሞ ይሄ ሞደርኒዝም በጣም አውሮፓ ውስጥ እየተስፋፋ የነበረበት ጊዜ ነው። እንግዲህ የእሱ አንዱ ትልቁ አስተዋጽኦ ዘመናዊነትን በስነ ጥበብ ትምህርት ቤትና አዲስ አበባ ውስጥ እንዲጀመር ካደረጉት ሰዎች ትልቁ አንጋፋው እሱ በመሆኑ ነው። እንግዲህ አንድ አዲስ ነገር ሲገባ ደግሞ ዝግጅት ይጠይቃል። ማለት የተቀባይነት ዝግጅት። በዛ ጊዜ ደግሞ ሕዝቡ ብዙ ስለ ዘመናዊ ስዕል የማድነቅም ሆነ የመረዳት መጠኑ ትንሽ ደከም ያለ የነበረበት ጊዜ ስለነበር፣ ቅድም አንተም እንደገለጽከው ትችትም ይቀርብበት ነበር። ይሄ እውነት ስዕል ነው ወይ? ስዕል መሳል ይችላል ወይ ገብረ ክርስቶስ ደስታ የሚልም አይነት ትችት የሚሰጥ ነበር ይባላል። እንዲያውም ከወሰን የኮስሮፍ ጋር ስናወራ እንደ ቀልድ ምን ይለኛል፣ እንዴ እኛ እኮ ገብረ ክርስቶስ አንዳንድ ጊዜ እንዴ ስዕል ሪያሊስቲክ ስዕል መሳል ይችላል እንዴ ብለን ሁሉ እንጠይቅ ነበረ፣ ብዙም ስለማይገባን በኋላ ነው የገባን ይላል። እና በዛ ሁሉ መካከል ነው እንግዲህ ይሄንን ስራ ወይም ደግሞ ይሄንን ዝንባሌ ስዕል መንገድ ሊከፍት የቻለው። ከዛ ውጭ እንግዲህ ስነ ጽሁፉም ላይ ግጥሙ ላይ ለየት ያለ አነባበብ፣ ለየት ያለ አጻጻፍ የነበረው ሰው ነው። ብዙ አይደሉም ኢትዮጵያ ውስጥ ስዕሉንም ግጥሙንም አንድ ላይ አያይዘው የዘለቁ ሰዎች ጥቂት ናቸው። እና አንደኛው እና ትልቁ እሱ ነው።
2: የገብረ ክርስቶስ ደስታን ዝክረ መታሰቢያ ዝግጅት አስመልክተን ከአሶሺየት ፕሮፌሰር ከበደች ተክለ አብ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የገብረ ክርስቶስ ደስታን አንኳር የጥበብ አሻራዎችና የምርምር ስራዎችን በተቋማት ደረጃ እንደምን ማጠናከር እንደሚገባ አንስተው ይናገራሉ።
3: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ.com.au/amharic ይጎብኙ።
4: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break.
5: እስከ ሁለተኛው ዓለም ጦርነት ጊዜና ከዛ በኋላ የነበረው የፒውር አብስትራክሽን የሚሉትም ዝንባሌ ጭምር የነበረውና ከዛ በላይም የሄደ ሰው ነው። አንድ ማከል የፈለኩት ነገር ይሄ ነው። እንደገና ደግሞ የኢትዮጵያዊነቱም ዝንባሌ ያለበት ኢትዮጵያዊ የምንለው ስራ በዛ ዘመናዊነትም ውስጥ ገብረ ክርስቶስ ስራዎች ውስጥም ደግሞ የሚታዩኝ ነገሮች አሉ። ከዛ ውጪ ስነ ጽሁፉን በሚመለከት አንዳንድ ሆራን የጀርመን ኤክስፕሬሽኒዝም ፖኤትሪ ነው እሱን ኢንፍሉዌንስ ያደረገው የሚልም ቦታ አንድ ቦታ አንብቤ ነበር። ለእኔ ገብረ ክርስቶስ ደስታ በጣም ሀገራዊ ነው። በአንድ ግጥም ተነስቼ ላወራ የፈለግኩት ምን ያክል ኢትዮጵያዊ እንደሆነ ነው ግጥሙ። እንደገና ደግሞ ምን ያክል ዘመናዊ እንደነበረ የቀረርቶ የፉከራ አይነት ነገር ነው የሚታየኝ። እስካሁን አላጋጠመኝም በዛ ደረጃ ትንታኔ ሲሰጥ። እንግዲህ ወይ ጆሬ ስላልገባ ይሆናል ስላላነበብኩ ይሆናል። እኔ ግን እሱ ሁሉ ነው የሚታየኝ። የቅኔ መንፈስም ይታየኛል ራሱ የቅኔ አስተሳሰብ የመጠየቅ የመተንተን ባህሉ እና ኢትዮጵያዊነቱ ያመዝንብኛል ለማለት ነው ገብረ ክርስቶስን። እና ስራዬ እሱ ላይ ነው ጥናቴ ያተኮረው። ከገናም በዛ ብቻ ሳይሆን በስነ ጽሁፉና በስነ ስዕሉ ብቻ ሳይሆን እንደ ሰው ገብረ ክርስቶስ ደስታ ማን ነበረ የሚለውን ነገር ነው ማሰብ የፈለኩት። እና በዛም አጋጣሚ ሆኖ ከሚሰራቸው ስዕሎች ተነስቶ እንደገና ከሚያቃቸው ሰዎች ጋራ ግንኙነት እንዲኖረኝ ፈለኩ። ሁለት አንጻራዊ ነገሮች አጋጠሙኝ በዚህ ምርምር ውስጥ። አንደኛው የአቶ ክብሩ ክፍሌ ኢንተርቪው ነው። እና አቶ ክብሩን በአጋጣሚ ነው እንግዲህ ይሄንን ነገር ያነሳ ነው። መጽሐፍ ቤቱ ቁጭ ብዬ ተነሳ የገብረ ክርስቶስ ደስታ ነገርና በልጅነቱ መርካቶ ውስጥ መጽሐፍ ሲያዞር ገብረ ክርስቶስን ያኔ እንዳወቀው ትንሽ መደብር ነበረችው እዛ ውስጥ እየመጣ መጽሐፍ ሲገዛ የነበረው ሁኔታ ነው። እንግዲህ አንዱ ያለኔ ትልቅ ምሳሌ ነው። አንደኛ ሰብአዊነቱ፣ ሁለተኛ ክብሩ በዛ ጊዜ የመሰከረበት ወይም ደግሞ ያስተዋለው ያየው ነገር ዋጋውን እንኳን ያኔ ያልተረዳሁትም ብሎ ቢነግረኝም የምርምር ባህል የጥበብ ስራ ላይ እንዴት እንደሚጀምር ነው የሚያሳየው። በዚሁም የገብረ ክርስቶስ የምርምር ስራው ምን ነበረ? በንባብ ብቻ አይደለም፣ በጽሁፍ ብቻ አይደለም፣ በአካል እየሄደ ከህዝቡ ጋር አብሮ ውሎ ኑሯቸውን አይቶ ተገንዝቦ ወደ ስዕል የመተርጎሙን የምርምር ጥበብ የጀመረበትን ስልት ነበረ እሱ የሚያወራኝ። እና በጣም ነው የገረመኝ ይሄ ነገር። በጣም ያስደሰተኝ አንድ ስራው እንዴት እንደሰራ እና እንደ ሰው እንዴት እንደነበረ ያሳያል። ልክ በዛው አንጻር ደግሞ እንደዚሁ አሁንም በአካዳሚ ነው የዶክተር አሰፋ በቀለን ቤተሰብ ንብረት የሆነውን ስዕል ባየሁኝ ጊዜ ስቲል ላይፍ ነው የቁሳቁስ እንትን ነው። ዶክተር በቀለ የነገሩኝ ታሪክ አለ። ወልደ ጊዮርጊስ ወልደ ዮሐንስ ጸሐፌ ትእዛዝ ከስልጣን በወረዱበት ጊዜ ገብረ ክርስቶስ ደስታ ለሳቸው የሳለው ስዕል ነው ብሎ ነግሮኛል። አንደኛ በአሰራሩ ለየት ያለ ነው ከብዙ ይሄ በጣም አብስትራክት ብለን ከምናየው ትንሽ ተነባቢነት ያለው ነው ያ ስዕል። ሁለተኛ ጊዜው ለኔ ትርጉም ነበረው። ለምንድን ነው ሲወርዱ የሰጣቸው ምን ማለት ነው? እና ሰብአዊነቱንም የሚያሳይ ነው። እንግዲህ ከስልጣን ከመወረዳቸው በፊት ያውቃቸዋል። ስራው ግን የተሰጣቸው ከስልጣን ከወረዱ በኋላ ነው። እና ስለ ሰው የሚናገረው ነገር አለ እንደዚህ አይነት ትርክት። እና ምርምሬን በአብዛኛው ያረኩት እንደዛ አይነት ነገሮች ላይ ነው። እና አንደኛ ራውን አናላይዝ ማድረግ፣ ሁለተኛ እንደ ሰው እንዴት እንደነበረ ለእኔ ትልቅ ዋጋ አለው። እነኚህን አይነት ነገሮች ላይ ነበር ያተኮርኩት። መጠናከር የሚገባቸው ደግሞ ትንታኔዎች እንዲገቡ ፈልጌ ያለሁና እንደዛ ነበረ በእኔ በኩል።
2: አሁን እንዳነሱት በአንድ በኩል

0: በኩል በተለይ የምርምር ስራዎች በተወሰነ መልኩ ቢከናወኑም ተያያዥነት ባለውና እንዲሁም በታለጠ መልክ እንዲቀርብ ለወደፊቱ ለበርካታ ተመራማሪዎች ምንጮች እንዲሆኑ በዛ ዘርፍ እንዲሁ የመሻሻል ወይም ለውጦች ወይም እነዛን ነገሮች ወደፊት የማጠንከር በተቋም ደረጃ ይሁን ወይም በተለዩ ማዕከላት ደረጃ በዛ መልክ ቢሰራ መልካም ይሆናል። ወደፊት መጪዎችም ምርምር ምንጭ የሚሆኑ ነገሮችን ለማቆየት ይችላል የሚል ሐሳብ አስተዋል። በሌላ በኩል ገብረ ክርስቶስ ደስታ ስራዎች ላይ እንዲሁ ትችቶች ሰነዘሩ የነበሩት ከግንዛቤ እጥረትም ጭምር ነው። በሙያው እንኳን ተማሪ በነበሩት ዘንድ ግንዛቤ አልነበረም። የእሱ ወደፊት መጥቆ የመሄድን ሁኔታ የሚያሳይ ነው። እነዚህን እንደ አንኳር ምክንያቶች አንስቶ በአንድ በኩል በምርምር ስራው ዘርፍ የበለጠ ሀገራዊ እንዲሆን የበለጠ በሀገር ውስጥም በባህር ማዶም የባለሙያዎች ስራዎች እንዲታወቁ ለማድረግ፣ ሁለት በተለይ በህዝብ ዘንድ በጠቅላላ ምክንያቱም መልክቱ መሄድ ያለበት መድረስ ያለበት ለህዝብ ነው እና ያንን ግንዛቤ ከማስጨበጥ አኳያ የስነ ጥበብን ስራዎችን አጣጥሞ ትችትም ይሁን ውዳሴ ለማቅረብ እንዲበቁ በሀገር ውስጥ ምን መደረግ አለበት ይላሉ። በዛም ብቻ አይደለም፣ ለምሳሌ ምናልባትም አሁን ለመጀመሪያ ጊዜ በርካታ ኢትዮጵያውያን እናንተ በተሳተፋችሁበት ስራ ውስጥ በርካታ ኢትዮጵያውያን ተገኝተዋል። በባህር ማዶም ቢሆን በዚህ አይነቱ የስነ ጥበብ ስራዎች ውስጥ የሚገኙት ውስን ኢትዮጵያውያን ናቸው። ከዚህ አኳያ ይህንን ከፍ ለማድረግ ምን መደረግ አለበት ይላሉ?
1: ጥሩ ጥያቄ ነው። አንደኛ የአሁኑን አይነት የጥናት ምርምሮች እና ውጤቶቻቸው ለህዝብ የሚደርሱባቸው መንገዶች ሊታሰቡ ይገባል። እንግዲህ አንዱም ሲምፖዚየም፣ ኮንፈረንስ፣ ውይይት፣ ጽሁፍ እነኝህን የመሳሰሉት ነገሮች ናቸው። በነገራችን ላይ አሁን ራሱ የተካሄደው ሲምፖዚየም ምን ያክል እንግዲህ እኛ ህዝብ ጆሮ ውስጥ እንደገባ አላውቅም። በዚህ አጋጣሚ አድማጮችን በየዩቱቡ አለ እና ፈልገው ቢሰሙ ጥሩ ነው ብዬ መናገር ፈልጋለሁ። በጣም ትልልቅ ጽሁፎች ተካተዋል። ቅድም እንዳልከው የውጭ ሰዎች

0: እንሆን ኢትዮጵያውያን ኢትዮጵያዊ ስራ ላይ አንድ ቦታ ላይ ተገናኝተን ይሄን ነገር ስናካሄድ መቼም የተሰማን ደስታ በጣም በጣም በጣም ትልቅ ነበረ። ይሄንኑ ከሌሎችም ኢትዮጵያውያን ጋር ብንጋራ ደስ ይለኛል። እንግዲህ ከተሳተፉት ሰዎች መካከል አንደኛዋ ዶክተር ሄራን ሰረቀ ብርሃን ነበረች። እሷ የማጠቃለያውን ሀሳብ በጣም ይሄ ነው በማይባል ትምህርታዊ ጥልቀት ባለው በጣም ጥሩ አቀራረብ በነበረው እና ደግሞ ይሄ ነው በማይባል ስሜት የገለጸችው እና ኪኖት ስፒከር ሆና ማጠቃለያውን የሰጠችበት መድረክ ነው። እንደ እውነቱ ከሆነ ሄራን የመጀመሪያ ጊዜው አይደለም። ስለ ገብረ ክርስቶስም ይሁን ስለሌሎችም የጥበብ ሰዎች ስትጽፍ፣ ጥብቅና ስትቆም፣ መጽሐፍ ስታሳትም የኖረች ሰው ነች። ከልጅነቷ ጀምሮ ማለት እችላለሁ። አጋጣሚ ሆኖ እድሜዋ የፈቀደላትን የጥበብ ሰዎች ደግሞ በህይወትም አግኝታቸዋለች እና በጣም የሚያኮራ ስራ ነው ያቀረበችው። ዶክተር አቻምየለህ ደበላ ሌላው ነበሩ፣ የእሱ ተማሪ ወሰኔ ኮስሮፍ ሰዓሊው፣ እሱም ደግሞ በአካል ባይገኝም በቪዲዮ ጥሩ ንግግር አድርገዋል። ቆንጂት በጣም በሚገርም አይነት ሁኔታ ራሱ ግጥማዊ በሆነ መልክ ቀለል ባለ መልክ ግን የበሰለ አቀራረብ አቅርባለች። በቀለ መኮንን ነበረ። ኤልሳ የእሱን ስራዎች በጣም በዘመናዊ በሆነ መልክ ይሄ አርጊመንት ሪያሊቲ በሚባለው መልክ የእሱን ስራ ተርጉማ በስዕላዊ መልክ ማለት ነው በቴክኖሎጂ አዲስ መንገድነቱን ወይም ደግሞ በአዲስ ዘመን እንግዲህ ገብረ ክርስቶስ የሞተው በ81 ነው። እዛ እስካሁን ብዙ አመታት አልፈዋል እና እስካሁንም የሚተረጎም ስራ ነው እና እሱ ራሱ ደግሞ ሰዓሊ ዘመኑን መምሰል አለበት የሚለውን የእሱን አባባል ይዛ የተረጎመችው እና ዘመናዊ በሆነ መልክ ኢትዮጵያ ውስጥ ህዝቡም እንዲህ አይነት ነገር እንዲለምድ ያደረገችበት ስራ ነው እና በጣም ብዙ ብዙ ስራዎች ቀርበዋል። አሁን የእኛን ሰዎች ብቻ ነው የረሳሁትም ሰው ሊኖር ይችላል እየጠቀስኩ ያለሁት እና አሜሪካኖቹም ሌሎቹም የጥበብ ሰዎች በጣም ይሄ ነው የማይባል ምርምር አቅርበዋል። ከሁላችንም ደግሞ በእድሜ ያንሳል ብዬ ገምተው ደግሞ እዛው የኦክላሃማ ግራጁዌት የነበረው ኢያቄም ጉልላት ደግሞ ስለ ራሱ ስራ አቅርበዋል እና ተከታታይነት ነበረው። አንደኛ ህዝብን ያስተምራል፣ እነኚህ ነገሮች ያስተምራሉ ህዝብ። የዩቱቡም ስላለ ቢያዩትና ቢማሩበት ደስ ይለኛል በዚህ አጋጣሚ። እና ወደ አንተ ጥያቄ ለመመለስ ያክል እነኚህ አይነት ባህሎች ናቸው ጥበብ እንዳይረሳ ብቻ ሳይሆን ጥበብ ወደፊት እንዲራመድም የሚያደርጉት።
1: መልካም ገጣሚ ሳሊና በሲቲ ዩኒቨርሲቲ ኦፍ ኒውዮርክ እንድ ኩዊንስ ኮሌጅ ስዊት ፕሮፌሰር ከበደች ተክለአብ ስለ ቃለ ምልልሱ እናመሰግናለን።
0: እኔም በጣም አመሰግናለሁ ስለ ጋበዝከኝ ካሳሁን።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።